ይህ የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ራዲዮ በአገራችን ኢትዮጵያ፣ በስዊድን አገርና በመላው ዓለም የሚከሰቱ ማኅበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያውያን ሰዓት አቆጣጠር ከ8 ሰዓት እስከ 10 ሰዓት ወይም እንደ አውሮፓውያን አቆጣጠር ከ14 ሰዓት እስከ 16 ሰዓት በራዲዮስ ኤፍኤም ሜጋሄርስ እና በዩቱብ ገጹ ቮይስ ኦፍ ኢትዮጵያ ስቶክሆልም ስዊድን የሚያስተላልፈውን የአማርኛ ፕሮግራም አሁን ይጀምራል።

የኢትዮጵያ ቀጣይ ታፈንታ ጦርነትና የሰላም ፍለጋ ያገሪቱ ታፈንታ በአንድ ግለሰብ እጅ ወድቆ አገራችን ንግግሯ ሁሉ ጦርነት ከሆነ ሰነበተ። መውጣት ከመይቻልበት ማጥ ውስጥ የገባው ብልጽግና ያገሪቱን ሰላም አደፍርሶታል።

ውስጣዊ አንድነትን በመበጣጠስና የቀጠናውን በጥዋጭ በመሆን ቀዳሚ ስፍራ ይዟል። ኢትዮጵያ ምጥ ላይ ናት። ቀጣይ ያገሪቷ እድል ምን ሊሆን ይችላል ቢለው የሁሉም ሰው ጥያቄ ነው። ችግር እንደሌለ ሲያስመስል የነበረው ስርዓት ያገሪቱን ችግሮች ይችላል ብሎ በራሱ ዓለም ሲቀብጥ የነበረው መንግስት የንጹሃንን እልቂት አዳፍኖ መቀጠል አልሆነለትም። የብልጽግና የጸጥታ መዋቅር መቆጣጠር ከሚችለው በላይ እስከሚያዳግተው ድረስ ቋጠሮ አንድ ቦታ ላይ የመፈቻው ጊዜ የደረሰ ይመስላል። ድሮንን ከእግዚአብሔር በላይ መመኪያ አድርጎ የነበረው ስርዓት አሁን ራሱ በድሮን እየተሸበረ ይገኛል። ትብብር ለህልውና በተመሰረተ 10 ቀን ባልሞላው ጊዜ ውስጥ ብዙ ነገሮች በአገራችን ፖለቲካ ተለዋውጠዋል። ብልጽግናዎች ሆይ፣ ህዝብ ሲያለቅስ ህዝብ ሲበደል ዝም ብላችሁ በራሳችሁ ዓለም ስትዳክሩ ነበር። አሁን ህዝብ ጠልቷችኋል። ጦርነቱ የናንተ ነው። ጦርነቱ ያብየ ነው። ኢትዮጵያ ህዝብ የደቀቀ ጦርነት በየሶስት አመቱ እየተደገሰለት ነገር ሁሉ ወደማያባራ እየገባ ይመስላል። ዛሬ በአገራችን ላይ የሚነሱ ከባድ ጥያቄዎች ኢትዮጵያ ወዴት እየሄደች ነው የሚያስብል ነው። የጦርነት ተደጋጋሚነት ለሀገሪቱ ምን ያህል ዋጋ ያስከፈለ እንደሆነ ሁሉም የዘነጋው ይመስላል። የድሮንን የዘመናዊ ጦር ቴክኖሎጂ በመጠቀም የፖለቲካ ችግርን በዘላቂነት ሊፈታ ይችላል ብሎ ያስብ የነበረው መንግስት አሁን ግራ ገብቶታል። ከሁሉም በላይ ኢትዮጵያ የወደፊት እድል ምን ይሆናል የሚለው የብዙዎች ጥያቄ ነው። ድሮን ወይስ የፖለቲካ መፍትሄ? ዛሬ የዘመናዊ ጦር ቴክኖሎጂ የሀገራት የደህንነት ቅደም ተከተል የመጀመሪያ ሆኗል። ድሮንም የዚሁ አካል ነው። ግን አንድ ጥያቄ አለ። ድሮን የፖለቲካ ችግርን ይፈታል ያለን እንደሆነ በጭራሽ አይሆንም። የጦር መሳሪያ የአንድን የጦር ሜዳ ሁኔታ ሊቀያይር ይችላል። ነገር ግን የህዝብን አለመተማመን፣ የፖለቲካ ክፍፍልን፣ የኢኮኖሚ ችግርን እና የመብት ጥያቄን በራሱ ሊፈታ አይችልም። ብልጽግና የሰላም ጥያቄን በሙሉ ወደ ጦርነት ነው የሚቀይር። ሀገር የሚገነባው በጦርነት ብቻ አይደለም። የሚገነባው በውይይት፣ በፍትህ፣ ተቋማትን በመገንባት በህዝብ መተማመን ነው። ብልጽግና ሁሉን ነገር በኃይል መፍታት ይፈልጋል። መተማመኛው ጉልበት ብቻ ነው። ኢትዮጵያ ለዘመናት ብዙ ፈተናዎችን አልፋለች። ዛሬም ዋናው ጥያቄ ማን ጦርነቱን ያሸንፋል ብቻ ሳይሆን ከጦርነት በኋላ ህዝብ እንዴት አብሮ ይኖራል የሚለው ወሳኝ ጥያቄ ነው። በኢትዮጵያ የህዝብ ህይወት እንደ ዋዛ ይጠፋል። በፖለቲካ ክርክር መካከል ብዙ ጊዜ የሚረሳው ተራው ዜጋው ነው። አንድ ቤተሰብ የሚያስበው ልጄ ደህና ነው ወይ የሚለውን ነው። አንድ አርሶ አደር የሚጠይቀው ሰላም ቢኖር እርሻዬን እንዴት አርሳለሁ የሚለውን ነው። ወጣቱ ደግሞ የሚፈልገው ትምህርትን፣ ስራንና ተስፋን ነው። ስለዚህ የሀገር ፖለቲካ መለኪያው የጦርነት አቅም ብቻ ሳይሆን የዜጎችን ደህንነትና ኑሮ ማሻሻልም መሆን አለበት። ቀጣዩ ድል ኢትዮጵያ ወደ ሁለት አቅጣጫዎች ልትሄድ ትችላለች ብሎ መገመት ይቻላል። አንደኛው የግጭት ዑደቱ በመቀጠል ችግሮች በኃይል እንዲፈቱ መሞከር ነው። ይህ የሰው ህይወትን፣ ኢኮኖሚን፣ ማኅበራዊ መተማመንን የበለጠ ሊጎዳ ይችላል። ሁለተኛው አቅጣጫ ደግሞ የፖለቲካ ውይይት፣ ድርድር መስፋፋት፣ የህግ ተቋማትን ማጠናከር፣ የሰብአዊ መብትን ጥበቃ ማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት መስራት ነው። ይህ እድል የመኖር ተስፋው እጅግ የጠበበ ነው። አብይ አህመድ በቅርቡ እንኳን እንደምናውቀው የውሸት የንግግርና የአገራዊ የድርድር መድረክ አደረግኩኝ ባለበት ማግስት እንዲህ አይነት የለየለት ጦርነት መደረጉ ይህን ነገር ተስፋ ያሰጠዋል። ኢትዮጵያ ዛሬ ከባድ ፈተና ውስጥ ነች ብሎ መግለጽ ይቻላል። ግን የነገ ኢትዮጵያ ዛሬ በምንመርጠው መንገድ ይወሰናል። ድሮን ሊኖር ይችላል፣ ጦር ሊኖር ይችላል፣ ፖለቲካዊ ኃይልም ሊኖር ይችላል። ግን ዘላቂ ሰላም ከሌለ እነዚህ ሁሉ ብቻቸውን ሀገርን ከችግር አያወጡም። ኢትዮጵያ ትልቁ ኃይሏ ህዝቧ ነው። የህዝቧ ትልቁ ፍላጎት ደግሞ ሰላም፣ ፍትህ፣ ደህንነትና የተሻለ ነገር ነው። እኛም ዛሬ የምንጠይቀው ይህንኑ ነው። ኢትዮጵያ ከግጭት ውደት ወጥታ ወደ ዘላቂ ሰላም ለመሄድ የሚያስፈልጋት
ለዚህ ጥያቄ መልሱ ያንድ ፓርቲ ወይም ያንድ መሪ ብቻ አይደለም የመላው ሀገር ወነተኛ ይጋራ ውይይትና ምክክር ያስፈልጋል አብይ አህመድ ብቻውን የሚያደርገው ያምባገነነት ሩጫ ካልተገታ ሀገሪቱ ምን ጊዜም አደጋ ላይ እንደሆነች ትቆያለች

0: ጤና ይስጥልን ውድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ ሳምንታዊ የእሁድ ፕሮግራሙን እንግዲህ ጊዜውን ጠብቆ ጀምሯል። በዛሬ ፕሮግራማችን የተለያዩ አርስቶችን ይዘን እንቀርባለን፣ ውይይት እናደርጋለን። እንደተለመደው በአሁኑ ሳምንት አጥር አድርገን ከምንወያይባቸው ነጥቦች አንዱ የስዊድን የምርጫ ሁኔታ እየተደረሰ ምን እየተደረገ ነው፣ ምንድነው ያለው፣ ወደፊት ምን ታስቧል የሚለውን አጥር አድርገን ነካለን። አንዳንድ ደግሞ አስቂኝ አሳዛኝ የሆኑ ነገሮችን አግኝተናል በሶሻል ሚዲያ። እነሱንም እናሰማችሁና እናንተው እንድትፈርዱ ለእናንተ ያልደረሳችሁባቸው ከሆኑ እንድትደርሱባቸው እንዲደርሷችሁ ለማድረግ እንሞክራለን። ዛሬ ውይይት ይኖረናል ከአንድ እንግዳችን ጋር። እንግዳችን የለንደን ፋኖ አባል የሆነው ወንድማችን፣ ከሱ ጋር ውይይት እናደርጋለን። የለንደን ፋኖ አዲስ ሰለሞን ጋር ውይይት እናደርጋለን ከዘጠኝ ሰዓት ጀምሮ። አሁን አምስት ሰዓት ልል ነበር ለምዶብኝ። ለማንኛውም እንግዲህ ከፋኖ አዲስ ሰለሞን ጋር ውይይት እናደርጋለን። እናንተም አስተያየታችሁን ሀሳባችሁን ስጡ። በተጨማሪ በዛሬው ውይይታችን አይ ቲንክ ከቢንያም ጋር ከዱል ሰገድ ጋር ስለ እሱ እንወያያለን። እንዲሁም አገራችን በሚካሄደው ጦርነት ምንድን ነው ይቺ ሀገር፣ አብይ ከመጣ ጀምሮ ምንም ረፍት የለም፣ ማንም ሊክደው አይችልም፣ ምንም ረፍት የለም። ልክ ምንድን ነው የቤት ባለቤቶች እመቤቶች ነው የሚባለው፣ ጠላ በየጊዜው ይጠምቃሉ ሲያምርላቸው። ልክ እንደሱ በየጊዜው ጦርነት ይጠምቃል። እዛ ይሄዳል፣ ደቡብ ይሄዳል፣ ሰሜን ይሄዳል። አለቀ ይህ ህዝብ በረሃብ በጦርነት በመፈናቀል። እኔ እንዴት ለራሱም እንደማይከብደው አላውቅም። ኧረ ይበቃኛል። በነገራችን ላይ አንዲት ህጻን ልጅ የገጠመችውን ግጥም እናሰማችኋለን። ስለዚህ ኧረ እባክህ ተወን የምትል ልጅ እንዴት አይነት ግጥም ነው! ሰው ሁሉ ቪዲዮውን ብታዩት ሰው ሁሉ እየተነሳ እያበደ፣ ትንሽ ልጅ ነች፣ እየሄደ ሽልማት ለሷ እና እሱን እነካለን። ባለፈው ሳምንት እንደገለጽንላችሁ አጠር ያለ የአዲስ አመቱን ኢትዮጵያ ድምጽ ሬዲዮ የዝግጅቱን ሪፖርት አጠር ያለች ገቢና ወጪውን ነው መሰለኝ ባልሳሳት የሬዲዮኑ የኢኮኖሚ ኃላፊ አጠር አድርጎ ያቀርብልናል። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛው ጋር እንደምትሆኑ ተስፋ ማድረግ። የዛሬውን ፕሮግራም እንደተለመደው የምመራው እኔ አህመድ አሊ ሲሆን
1: ፕሮግራሙን በማገዝ ቢንያም አለውኝ።
0: በማገዝ ሳይሆን በማዘጋጀት ማገዝ አለ።
1: አጋፋሪም
0: በለው ምን በለው ብቻ የፕሮግራሙ አቅራቢ ቢንያም አለ። የፕሮግራሙ የቴክኒክ ኃላፊ ሉድ ሰገድ እና የኢኮኖሚ ኃላፊው ነው በነገራችን ላይ ከእኔ ጋር ይገኛሉ። መልካም ቆይታ እንመኝላችኋለን።

0: አድማጮቻችን እንግዲህ የዛሬ ፕሮግራማችን በዚህ ሙዚቃ ተጀምሯል። እንግዲህ ወደ ውይይት ርዕሶቻችን ከመግባታችን በፊት መጀመሪያ እንግዲህ ከሙዚቃው እንጀምርና እንግዲህ ጉራ ብቻ ምትለው ሙዚቃ ለሁሉንም የምትመለከት ሙዚቃ አላት። እቺ ሙዚቃ ኃይል አለኝ ብሎ ሰዎች ላይ ሲደነፋ የነበረ አካል በኋላ አቅሙን ስታየው ዜሮ ሆኖ የሚታይበት ሁኔታ አለ። በቀጥታ ወደ ውይይታችን ስንገባ ዛሬ ማለት
1: ውይይታችን ከመግባታችን በፊት አሁን ያልከውን ነገር በተመለከተ ለራሴም አንድ ኮሜንት ያረኩት አለ። በነገራችን ላይ ቲክቶክን ሰሞኑን እንደ አይ ቲንክ ያን መጥፎ ጸባይ አለብኝ፣ የመጨረሻ ወረተኛ ነኝ። አንዲት ነገር አንድ ሰሞን ደስ ካለኝ በቃ ሁለት ሶስት ሳምንት ኖን ስቶፕ እንትንና ከዛ ረግፍ አድርጌተዋለሁ። ሰሞኑን እንዳጋጣሚ ቲክቶክ መግባት ጀመርኩና የሚያስቁ ነገሮች ማየት ጀመርኩ። መሳቅ እንትን ይላል አይደለም፣ የደስታ ምንጭ ነው። እና መሳቅ ጀምር መከታተል ጀምሩ። እዛ ላይ እንትኖች ሁሉ የህይወት ፊሎሶፊዎች ሁሉ ምናምን አይጀምር። እና ትናንትና እኔም እስቲ እንትን ልበላ አልኩና ምን ጻፍኩ መሰለ፣ ጀኔራል ማን ነው የኤርፎርሱ ምን ብለዋል፣ ጉራ ብቻ ያልከውን ነው፣ እንኳን የሌላ ሀገር አይሮፕላን ወፎቹም ያለኛ ፍቃድ አይበሩም ብለዋል አይደለም። እና ምን ብዬ ለጠፍኩ እዛ በኢትዮጵያ አየር ላይ የሚበሩ የነበሩ ወፎች የበረራ ፍቃድ ለመጠየቅ ጄኔራል እንትና በር ተሰልፈዋል። ለቀል ለጨዋታ ብዬ ኤኒዌይ የጉራን ነገር ስታነሳ ነው። ሌሎቹም እንዲሁ ጉራ ሲነፉ የነበሩ አሉ። ለማንኛውም ወደ ቁም ነገሩ እንሂድ። ይቅርታ
0: እና ያው ኃይል አሁን በተለይ የጦርነቱ ሁኔታ እያየን በምንመጣበት ጊዜ ብዙ እንቆቅልሽ የሆኑ ነገሮች አሉ ያልተፈቱ። እኛ እንደዚህ እዚህ ሆነን ልናየውም አንችል። ግን ያው ዞሮ ዞሮ መደምደሚያው ቅድም መግቢያው ላይም እንደጠቀስ ነው፣ በቃ አገሪቱ ለአንድ ሰው ስልጣንና ለአንድ ሰው አምባገነንነት ስትል ሁሉ ነገር ወደ ጦርነት በቃ መፍትሄ እንግዲህ ምክክር ኮሚሽን ተብሎ ምክክር ተደርጓል። ስንት ሺህ ሰዎች ተሳትፈው ስንት ወጪ ወጥቶበት ከዓለም አቀፍ ከሀገር ውስጥ ያሉ ለኢትዮጵያ መፍትሄ ይሆናል የተባለው ነገር ፉርሽ ነው። ያ በሆነበት አስር ቀን ባልሞላ ጊዜ ውስጥ ደንበኛ ጦርነት፣ በጣም ብዙ የጦር ኃይል እየተንቀሳቀሰ ነው፣ ብዙ አካላት ብዙ ዋጋ የሚያስከፍል ነገር አገር ውስጥ ሊሆን ወደ መፍትሄ እየሄደ ነው። አብይ አህመድ መልስ ሁልጊዜ ምርጫም ቢያደርግ ምክክርም ቢያደርግ ድርድርም ቢያደርግ ሁልጊዜ በቃ የኃይል አማራጭ የሚወስድ አካል መሆኑን ለዓለም ደጋግሞ አሳይቷል። ዓለም ምን አይነት ሰው ነው ኖቤል ሽልማት እስኪ በሰላም የሰጠ ነው ብሎ ራሱን እንትድስ። በየሶስት ዓመቱ ጦርነት አለ። እና አሁንም እንግዲህ የመከላከያ ሰራዊት ወደ መቀሌ ገብቷል እንትን ይላል። መጀመሪያ እንዴት አየህ እስቲ ከሱ ለምሳሌ የህዋት ኃይሎች ይህን እንትን ለእነሱም አንድ ይመለከታለች ዘፈንም አለን አለን ሲሉ የነበረው ነገር የህዋት ኃይሎችም ዝም ብለው ነበር እንዴ ወይስ ስትራቴጂ ነው? ወደ ኋላ ሸሽተው ምንድን ነው እየሆነ ያለው? ኢትዮጵያ ውስጥ ያለውን ነገር በጣም በጣም ግራ የሚያጋባህ ነው። አንዳንዴ
1: በመጀመሪያ ደረጃ የህወሀቶች ህወሀት አክሽኑ ስትራቴጂ ሊሆን አይችልም። ስትራቴጂ የፋይናል ጎልህ ነው። ስትራቴጂ ይሄ ታክቲካል ነው። ታክቲካል የምታደርገው ነው። ታክቲካል ሙቫቸው ነው ብዬ ነው የምገምተው። እንግዲህ ይሄ የግል ግምቴ ነው። ከዚህ በፊትም ያደረጉት ነው። ሸሽተው ጫካ ይገባሉ። ከዛ በኋላ ከጫካ እየወጡ ወይም ካሉበት እየወጡ የወታደሩን ብዙ ጉዳት አድርሰውበት እንደውም አልፎ ተርፎ ከመቀሌ ብቻ ሳይሆን ከመቀሌ ጠፍቶ ጫካ ከገቡ በኋላ ጉድጓድ በየጉድጓድ ከገቡ በኋላ ወደ አዲስ አበባ 200 ኪሎ ሜትር ድረስ መጥተዋል። ያንን እንትን ማድረግ ኢንቱ ኮንሲደሬሽን መውሰድ አለብን። ያንን ልምድ አለን። ያደጋ ሊኖር ይችላል ወታደሩ ላይ። በተለይ አሁኑን ደግሞ የበለጠ አስፈሪ የሚያደርገው እንግዲህ እንደሚባለው ከ150,000 እስከ 300,000 ወታደር አለው ነው የሚባለው። እንደውም አንድ ኢንተርናሽናል እንትን ሳድ ቁጭ ብዬ ስከታተለው ምን አለ ወያኔዎች እቺን ሁለት አመት የተጠቀሙት በጉልበትም ይሁን በኃይልም ይሁን ወጣቱንም ይሁን ወታደሩን ማሰልጠንና ኮንስክሪፕት ምንድነው መመልመል ላይ ነበር ያተኮሩት የሚል ሰምቻለሁና በደንብ አላችሁ ኃይል ሲባል ስለሰማው ያውም የውጭ ሀገር እንትኖች የት ሄደ ያ ወታደር ትናንት ደግሞ ስከታተል አንድ ኢንተርናሽናል ተሰከታተል AFP አጃንስ ፍራንስ ፕሬስ ምን ይላል ኦርጋናይዝድ በሆነ መንገድ ነው የወጡት አንድም የጦር አዛዥ በስተትም ሆኑ በአለማወቅ መቀሌ ውስጥ እንዳይኖር በደንብ እየተቆጣጠሩ ነው አንድ ባንድ የወጡት ይላል አንድ ባንድ ነው የወጡት በተለይ አዛዦቹ ከላይ እስከታች ያሉትን አንድ ባንድ እንዲለቁ አድርገዋል የት ሄዱ ዛሬ በሌሊት ተነስቼ ሳዳም ስከታተል ግማሹ ወደ ኤርትራ ቦርደር ሄደዋል የሚላል አሰልፏቸዋል እዛ የሚላል ለዚህ ደግሞ የሚሰጡት ማስረጋገጫ የኢትዮጵያ አየር ኃይል በድሮን የአካባቢውን እነሱ ያሉበትን የኤርትራ ቦርደር ጋር ያለውን አዲግራት ነው መሰለኝ እኔ ስማቸውን በደንብ አላውቅም ሲደበድብ ነበር ግን ምንም አይነት የሚሊተሪ እንትን አላደረሰም የኢንተርናሽናል አናሊስቶች ናቸው የሚሉት እና ወደዛ ተሰብስበው ወደዛ ገብተዋል አሁን ጥያቄው እነዚህ ሰዎች ለምን ከአላማጣ ከአላማጣ ጀምሮ እስከ መቀሌ ድረስ ምንም አይነት ተቃውሞ አልደረሰባቸውም ቀጥ ብለው በአንድ አስፓልት ነው የሄዱት እንደውም ጄኔራሎቹ ይሄ ነገር እንዴት ሊሆን ቻለ እያሉ ግራ ተጋብተዋል ተንኮል ይኖርበታል ብለው ፈርተዋል ይሄ ነገር ዝም ብለው ምንም ከተራራው ላይ ሆኖ ምንም ዝም ብለው ነው እንትን ያሳለፉት ተንኮል ይኖራል ደግሞ እነተም የሚሊተሪ ስትራቴጂስት እኔ ስለሚሊተሪ ምንም አቀው ነገር የለኝም እኔ ብሆን ተራው ሰው እንደዚህ በጠላት ከተማ ዘው ብዬ ሲሄድ አንድም ጠላት ካላገኘው መጠርጠር ይጀምራለሁ ምንድን ነው የሚጠብቀኝ ማለት ይጀምራሉ በተለይ ደግሞ የቲፒኤልኤፍን ተንኮልም በለው ብልጠትም በለው እንደፈለግኩ ብለው የሚያቅ እኔ ጀኔራሎቻቸውም የዚህ የማን ነው የሰውየው ጀኔራሎቹም ቢሆኑ ይሄንን የሚጠረጥሩ ይመስለኛል ግን ይህ አደጋ አለ ሌላው ደግሞ ምንድን ነው የሚያሰጋው ይሄንን ቲዮሪ ከሚሉት አንዱ ምንድን አንዱ ግሩፕ ምንድን ነው የሚለው ይሄን የሚያደርጉበት ምክንያት በላይ በኩል ኤርትራ ትዘጋላቸዋለች በዛ በኩል ምንም አይነት እርዳታ ያገኝም የኢትዮጵያ ወታደር ከኋላው ደግሞ በታች ያለውን ካላማጣ በታች ያለውን በሙሉ አማራው ይዞታል እውነትም እቺን ሳምንቱን በሙሉ ሲቀጠቅጧቸው ነው የከረሙት ማአት ቦታው ሸዋና ወሎ ውስጥ አስለቅቀዋቸዋል እንደውም በብዙ መቶ የሚቆጠር ወታደር ማርከው ገለው ብዙ ኪ የሆኑ ቦታዎችን አንድ ቦታማ ትልልቅ የሆኑ ሶስት የምንም ባለ ይሄ የጦር ዋሻዎችን የገነቡትን ስንት አመት ነው የገነቡትን ዋሻ አፍርሰውባቸው በቁጥር ስር አርገውባቸዋል አልፈው ተርፈው በምንድነው ማለት በድሮን ይሄ በድሮን እየደበደቧቸው ነው ወሎና ሸዋ ውስጥ ማን ነው ደብዳቤው የተቃዋሚው ኃይል ወደዛ ደረጃ ደርሰዋል ሳዳምት ደግሞ ዘመነና ጓዶቹ ምን ማለት ጀመሩ አየሩን ተቆጣጥረናል ብለው ነበር አየሩ ሰማዩ የነሱ ብቻ ሳይሆን የኛም መሆኑን አሳይተናቸዋል ይላል እና ነገሮች በጣም እየተበላሹ ነው በጣም ለኢትዮጵያችን አስጊ ሁኔታ ነው ያለው በዚሁ ከቀጠለ ለምን ያልክ እንደሆነ በተመልከት ኢትዮጵያን ተመልከት ያለችበትን ሁኔታ ጂኦፖለቲካል እንትኗን ተመልከት ሶማሊያ አለች ሶማሌ ጋር ሰውየው እንደ እብዱሻ መናከስ ለሚሆን የማነች የምትባለው ትንሿን ሶማሌላንድ ሄዶ ምንም አይነት እኮ ታክቲካል እንትን የለም ስትራቴጂውን ወይ ወፊት አላማውን ምኑንም የጊዜውን ጥቅም ብቻ የሚያይ ሄዶ ጉድ አደረገን አጣላን ከሶማሌ ጋር እንደውም ሶማሌዎች ምን አሉ ድሮ የሰላም አስከባሪ የነበረውን የኢትዮጵያን ወታደር አባረሩ በጣም የሚያሳዝን እኮ ነው ስንት የሰራ ኢንተርናሽናል የታወቀው እነሱን እስኪያወስከሱ ድረስ بزي سودان على سودان من هذا الرجو يمانو سمو عرب إمارات للناس ميواجهون عرفن كم إيراب إثيوبيا بيز سرتو إهند مو بيز تقوامي واد اللي من ميلو يا عالم في ميديا وش بمولة وطوتنو بس بساتلايت بمن بمن بيز سرتو والتدر زي سلتانو بدرون سودان إني ربط دبالو إنك دي غربة تاجرين لم دوم تربط دبوا لا عرب إميرات بلا عرب إميرات وش سودان إني إيه بزبزونو بتور حزبون مكرون ياسا يوتنو بمليون ميكوتر برهاب بس دتي سكايال سودان ينيا غربة ينيا نمي مسلوت لا عرب بلو هيسو إيه إيه نادر رجع كسودان غارات تالان إرترا أدانة تشين سوانة تشي هو تاتشين منامن استنفاسي هون تشيلن وياني سيتشا فتشف وترلو تشين يالا بارلاموست بدم بدم تك تك أرانتنا ليالا لو سوية ألفوتر فو بمياسا فرونيتا هولتي أجر مريوتش وندوتش كالبت يا درجة بني أجر ريليا سافارين وند الوند كالبت إيهن ميا درجة من منتني لو سوية زاري وتو ይሄንን ከኤርትራ ጋራ እስከዛሬ ድረስ አሰብን ወስዳለው በጉልበት አሰብን ወስዳለው በጉልበት አሰብን እንዲስል ቆይቶ አሁን መጨረሻ ላይ ኤርትራ ልትወጋኝ ትፈልጋለች ብሎ እንደገና ድሮን ይወረውራል
0: እና እዚህ ሳምንት ሁለቱም ኤምባሲያቸውን ዘግተው
1: ለምሳቸው መልሰዋል እንግዲህ ተመልከት የጂኦፖለቲክሱን ካያ አካባቢው ሱዳን ጠላት ነች ሶማሌ ጠላት ነች ማነች ደሞ ኤርትራ ጠላት ነች
0: ምናልባት ከኬንያ ጋር ነው ደና የሚባል ግንኙነት ያለው
1: ምንድነው ኬንያ ምን ወታደር ሊልክልህ ነው ምን እንደሚባል ታቃለ በኃይለ ስላሴ በተለይ በደርግ ጊዜ ኬንያ ምን ትል ነበር መሰለ ይፈሩ ነበር ኢትዮጵያኖችን ኬንያ በዚያን ጊዜ እንደው ማን ታሪክ አለ ምንድነው የተደረገው የኢትዮጵያ ፓይለቶች ሆቴል ሲሄዱ የኬንያ በ ቅኝ ግዛት ስለነበረች በእንግሊዝ ቅኝ ግዛት ስለነበረች አሁንም ይላሉ ነው ይሄ ጃላቅም አሁንም ይላሉ ነጭ ሲያዩ በቃ ሆቴሉስ ሬስቶራንቱስ ቅድሚያ ለነጭ ነው የሚሰጡት እና የኢትዮጵያ ፓይለቶች ሲገቡ ዛ ሆቴል አይሮፕላን ወርደው ምናም ሲገቡ ሆቴሉስ እነሱ ተራቸውን ስጠብቁ አንድ ፈረንጅ ሲመጣ አልፎ ፈረንጁን እንትን አሉ እንግዲህ አበሻ ታቀዋለ የአበሻ ጥጋብ ደግሞ ጥጋብ አይደለም ትክክለኛ እንትን ነው ለምን ብለው እንትኑን ሆቴሉን ቅጥቅጥ አድርገው እንትን አሉት በደንብ ነው የደበደቡት አሉ በዚህ የተነሳ ችግር ሲነሳ የኬንያ መንግስት ቶሎ ብሎ ይቅርታ ነው የጠየቀው ሆቴሉን የሰባበሩ ፓይለቶቻቸው አላሉ ይቅርታ ጥፋት ነው የተሰራው ይቅርታ እንክሳለን ያሉት እስከዚህ ድረስ የሚፈራ ነው እኔ ልጅ ሆኜ ሲወራ ምሰማ የነበረው ኢትዮጵያኖች ቢወሯችሁ ምን ታረጋላችሁ ተብሎ ኬንያውን ሲጠየቁ ምን ይሉ ነበር አሉ ሎንግ ሊቭ ዘ ኩዊን ነበር የሚሉት እሺ ምን ማለት ነው ንግስቲቷ ትኑርልን የማን ንግስት የእንግሊዝ ንግስት እሺ ኢትዮጵያ ብትወራችሁ ምን ታረጋላችሁ ተብሎ ሲጠየቁ ሎንግ ሊቭ ዘ ኩዊን ነበር የሚሉት ንግስቲቷ ለዘላለም ትኑር እሷ ታድነናለች ነው እኛ ራሳችን ተዋክተን እንደናል እና አይደለም አሁን ያለውን ሁኔታ አላቅም ስለዚህ ነበር በጥንት ጊዜ የነበረው የኢትዮጵያና የኬንያ ሪሌሽን አሁን አላቅም ምን አይነት እንደሆነ እንግዲህ ኬንያ ልታድናት ይችላል የፈለገው ነገር ቢሆን በዛ አካባቢ ችግሩን ያዙ ሊፈቱም እንት ሊሉም የሚችል አባብሱትም የሚችሉት ኬንያ ማን ነው ሶማሊያ ሱዳን እና ኤርትራ ናቸው እነዚህ ሀገሮች ጋር ኃይለኛ ጥል ገብቷል አልፎ ተርፎ ግብጽም ተጨምራበታለች በጣም የሚገርመው በመለስ ዜናዊ ጊዜ እንኳን ግብጽ ኦፍ ኮርስ ችግር ነበረባት ያ የምንድነው የቮር ሬቮሉሽን የሚሉት አለ አይደለም የአረቦቹ ሬቮሉሽን አረብ ሬቮሉሽን በዚያ ምክንያት ግብጾች ተዳክመው ነበር ስማርት ሙቭ ነው ያደረገው መለስ ዜናዊ በዛ ነው እንግዲህ የጀመረው ይህንን የግድቡን መስራቱን ምኑን ምኑን ያቅማቸው ውስን ነበር እንደዛም ሆኖ ግን ብዙ ችግር አልነበረም ከግብጾች ጋር አሁን ይሄ ኃይለኛ ችግር ውስጥ ገብቶ ምን እንደሚሰራም አይታወቅም በግሉ ነው ፖለቲካ የግል ሀብት አድርጎታል የአንድ 130 ሚሊዮን ህዝብ ጥያቄ እሱ እንደፈለገ ነው የሚያነሳው የሚጥለው ሲፈልገው ኢትዮጵያ ድሃ ችጋራም ለማኛ ሀገር ነች ይችላል ደስ ሲለው ደግሞ እኔ የመለመን ችሎታ አለኝ ይልሃል እና ይሄን ሰውዬ ካልተገታ በስተቀር ኢትዮጵያ ውስጥ በሰላም አንኖርም። ስልጣን ላይ ከመጣ ጀምሮ አስቡት አንድም ቀን ሰላም የለም። አሁን አልፎ ተርፎ የሚቆጣጠረው ማን ነው? እዛቹ ቤተ መንግስቱንም አሁን አልቻለውም። ያፈራረሱበት ነው ማለት እየደበደቡበት ነው። ከሚያሳዝነው አንዱ ምንድነው? በኢትዮጵያ ታሪክ ውስጥ የአየር ኃይሉ ኤርፎርሱ መቼም ተደፍሮ አያውቅም። በሶማሌ ጦርነት ጊዜ እንኳን ያን ጊዜ በተዳከምንበት ጊዜ እንኳን ደብረ ዘይት አይደለም ሌላውን እንኳን አይመቱም ነበር። የምድር ጦር ነበር። አሁን ዋናውን ቤዙን መተው ይደበድባሉ። እንግዲህ ምንድነው? ይሄ ነው የኛ ችግራችን። ይሄ ሰውዬ ከነ ኮተቱ ካልወረደ በስተቀር ህዝቡ ሰላም አያገኝም። ህዝቡን እርስ በርስ አባልቶታል። የውጭ ጎረቤቶቻችን ከግራም ከቀኝም ከሰሜንም ከደቡብም ጠምደው ይዘውናል፣ እንድንጣመድ አድርጓል። እንግዲህ ያለን ምንድን ነው? እርስ በርስ ዘግተን መተላለቅ ነው? ይሄ ሰውዬ እስኪ የሚፈልገው እስከሚሆን ድረስ ልናልቅ ነው? ስንት ሰው በነገራችን ላይ ኦፊሻሊ ስንት ሰው እንደሞተም እናውቃለን? በአለን

0: ለህሊናችን ራሱ ለህሊናዬ ነው የሚምለው ለህሊናችን እንዴት የሰው ልጅ በሚሊዮን ሲሞት ዝም እንላለን እንዴት እንደፈለገ ይያልን
1: ይውል ሲጮህለት የነበረው ነገር ደረሳውና ያደረለ
2: ዝም ብለን አልነበረም ሰው ሲጮህ የነበረው አረ የሀገር አደጋ ላይ ነው ሲባል በጣም ብዙ ሰው ወይ አዲስ አበባ ላይ በሚያየው ጥቂት ነገር ተዘናግቶ ያውቆ ሆኖ ሰላም ናት ሀገሪቱ ምን አለ ምናም ሲል ነበር አብዛኛው ሰው ይሄው እንግዲህ ምን አለ በዚህ ቅጽበት 10 ቀን ባልሞላ ጊዜ ውስጥ ሀገር ወደ ገደል እንደምትገባ አሁን ማጣፈ አዲስ አበባ ጭንቅ ነው አማራ ክልል ጭንቅ ነው ትግራይ ጭንቅ ነው ደቡብ መከራ ነው ደቡብ አፈሳውና ወደ ጦር ግንባር ለመውሰድ በቃ የፈረደበት የደቡብ ወጣት ነው ለዚህ ጦርነት የሚማገደው እያስገደዱ በየወረዳው አንዳንድ ሺህ ሰው አምጡ ተብሎ ይያሉ ያወሩ ነበር አገሪቱ ታመሰች በቃ ኢትዮጵያ በዚህ ለምንድን ነው ስንጮህ የነበረው ይሄ ሰውዬ እኮ የግል ጥላቻ ያለበት ሰው የለም ሲመጣ ተደግፏል
0: እንዴ ስም አላቋርጥም እኔ እየመጣ ትየድኩኝ በጣም ጥሩ ሰው ነው ይያልኩ እንዴ ለኖቤል ሽልማት ስዊድን ያለ ነው እንትን ስንል አንዱ ነው የነበርኩኝ ከፓርላማ ባለሰዎች ጋር ነው እንትን ያደረግነው አንዱ ነው የነበርኩኝ በዚያን ጊዜ ምንም አልዋሽም
2: ተመልከቱ ማንንም ፐርሰናል ይሆነ የለም ግን አደጋ ነው ለኢትዮጵያ አደጋ ነው ይሄ ሰው የሚያመጣው ነገር ሲባል ሰው አይ ረ የለማ ነው ልማት የታለል አሁን ይሄንን ሚሉ ሰዎች እነት አፋቸውን ሞልተው እንደ ትላንቱ ይናገራሉ ለዚህ ነው በቃ ይቅር እንተባበርና ይሄን ሰው እናስቁሞ ሲባል የነበረው ለዚህ ነው ኖ ሲባል ነበር ግን አሁን አዲስ አበባ ጭንቅ ነው ካሁን ካሁን የሆነ ነገር ይፈጠራል ተብሎ በዛ ላይ ደግሞ እነሱ ሲመኩበት የነበረው ኦህዴድ ብልጽግና ሲመካበት የነበረው ድሮንን ነበረ ሌላውም ሊይዘው ይችላል ቴክኖሎጂ አንተ የአባትህ ርስት አይደለም ወይ ከራስ ያገኘው አይደለም አንድ ሰው መጥቶ ነገ ካንተ በላይ ይወዳል በዛ ነገር ይራቀቅበታል ቴክኖሎጂ ስኮነ ድረስ አሁን የሆነው ያ ነው ምን እንደተፈጠረ እንኳን በድሮን መመካቱ ቀረ ይሄ ሆነ አገር አይናችን እያየ አሁንም የተባባሰ ነገር ሳይመጣ በጋራ መቆምና መፍቴም
0: መፈልግ ያስፈልጋል በነገራችን ላይ ምን ስንቶቻችንን እናቀው ኢቢሲ ኢትዮጵያን ብሮድካስቲንግ ኮርፖሬሽን ቦታውን ለቋል እንታቃላችሁ እንዴ በፍራት በድሮን ፍራት ምክንያት ለውጣዋል ቦታቸውን ግን ያም የትም ሊያመልጡ አይችሉም ምክንያቱም ይታወቃል የት እንደገቡ ከየት አዲስ አበባ ከየት እንደወጡ የት እንደገቡ ስለሚታወቅ አሁን ዜናው ለቀዋል እንትናቸውን የሚያሰራጩበትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚያሰራጩበትን ለቆ ሌላ ቦታ በድብቅ ገብቷል ግን እሱንም አይለቁትም ቤተ መንግስቱ ተደበደበ የኤታማዦርሹም ቤት ተደበደበ የመከላከያ እንትኑ ተደበደበ እንዴ እኔ እነዚህ ሰዎች መቼ ነው የሚረዱት ደሞ እንትና ጉራቸው እንኳን የጠላት አይሮፕላን ወፍ እንኳን ያለኛ ፍቃድ እንዴት ሰው እንደዚህ ብሎ ይናገራል እኮ ምንድነው እንዲህ አይነት ግብስብስ ትምክህት ወፍ እንኳን ያለኛ ፍቃድ እንግዲህ ወፎች እዛ ሊሰለፉ ነው ለነሱ ፍቃድ ሊጠይቁ ጌታ ያለን በር ነውና ይፈቀደልን እንላፍ እና የሚያሳዝን ነው እስቲ ምን ያህል መሪ እንደሚያስፈልገን አንዲት ህፃን ልጅ በህፃን አንደበት የምትለውን አዳምጡ ይቺን ልጅ ስትናገር ስትገጥም የተገጠመውን ግጥም ነው ብዬ ነው የምገጥመው በቃሏ ነው እንትን ነው ህዝቡ እብድ ሆኖ እየዘለለ ገንዘብ እንደዚህ እሷ ላይ ቪዲዮም ቢያዩት እንትን ይላል እስቲ እናዳምጠው
3: እስኪ ልጻፍ ግጥም ለዋናው ፈጣሪ ስላጣነው ንጉስ ስለጠፋው መሪ ፈጣሪ ሆይ ማረን መላ ታጣማንተ ይቀበሉ አቶ እውቀት ከሻገተ ማስተዋል ከዘግም ድበብ ከቀለለ ሰው ስጠን አንድ ሰው ከሰው የተሻለ እንደ ጼ ቴዎድሮስ ለእውቀት ዝቅ ያለ የአስተዋይ አገልጋይ የጠቢባን ወዳጅ የስልጣኔ ፀሐይ የእድገት ፈርቀዳጅ መሪ ስጠን አባ በጎች ጠወለጉ እረኛ እየሰባ አምላክ ለሰው ልጆች እርነኛም ለበጉ መሪም ለመሞት ነውና ማረጉ እንደ ጼ ዮሐንስ ቆፍጠን ያለ ሐሞት ግንባር ቀደም ሆኖ ለበጉ የሚሰዋ ለወገኑ የሚሞት አንድ ሰው ላክልን አንድ ትልቅ መሪ እንደ ጼ ሚኒሊክ ሀገር አስከባሪ መርዘኛው ሊዞ ሲመጣ ወራሪ ተከቦ በጎራ ጠቦት በጎጥ መንደር ከጠላቱ ጋራ የማይደራደር መሪ ስጠን ትልቅ ከመንደር ከጎሳው ከብሔሩ ሚልቅ ከሀገር የሚሰፋ ከሀሳብ በቀለለ የቃላት አረፋ ይህን አስደስቶ ያንን እያስከፋ አፈ ወንፊት ሆኖ የማያንጠባጥብ ልክ ደጃን ሆይ ንግግረ ቁጥብ አንደበተ ልስልስ

0: ሰማይ ደረትና ጀርባ ሆኖ እየቸገረን ገደል ሳንገባ መሪ በለን ጀባ ምድሩ ቢሆን ቆጢ ትግሉ ቢሆን መራር እንደ ጓድ መንጌ ቆፍጠን ያላመራር ከአራት ኪሎ ጓዳ እስከ ቀበሌው በር ድምፅ የሚሰማ ትዕዛዝ የሚከበር ሰው ስጠና ደራ እንደ ታጋይ መለስ ሀገሩን ሲመራ አስልቶ የሚናገር ባላማ የሚሰራ መሪ ስጠናባ እኔ እያለ ልብን የማይጠባ ስጠን መሪ ትልቅ ሀገር የሚያስቀድም ከስልጣኑ ይልቅ እንደ ኃይለ ማርያም አቅም ያነሰለት እንዳልቻለ ሲያውቀው እንዳልተሳካለት አልቻልኩም ማቃተኝ ማለት የማይከብደው የወንበሩ ፍቅር የማያሳብደው ሰው ስጠን ፈጣሪ ትናንት ጀባ ካልከን ሰባት አንገት መሪ ሰባት አይነት ድካም ሰባት ጉድፍ ለቅመ የሰባቱ መልካም በአንድ ራስ ቀምመ ስጠን አንድ መሪ መጀን በአንተው ጥበብ በአንተው ኬሚስትሪ አንድ ሰው ስራ አለን ለስም መጠሪያ ይህን ጽፌ ጽፌ እኔ አንተ ባሪያ ምን ፈይዳለሁ ያለኝ ውስን አቅም ያ መሪ ሳይመጣ ይህ ግጥም አያልቅም ስላዳመጣችሁኝ አመሰግናለሁ።
1: እንግዲህ እንደሰማችሁት እቺ ትንሽ ልጅ ይሄንን ማንንም ይጻፈው ማንንም በቃሏ ህዝብ መሃል ወጣ ስታነበን በቃሏ እኮ ነው በጣም የሚገርም ነው ህዝቡ አብዷል ቪዲዮውን ተመልከቱት ካገኛችሁት እኛም ዩቲዩብ ላይ ነው ያገኘነው እና በጣም አሪፍ ግጥም ነው የሚገርመው ሁሉንም መሪዎች ተጠቅሳለች ከዚህ ሰው እየበስተቀር ከነሱ ጥሩ የሆነውን ተጠቅሳለች መንግስቱ ኃይለ ማርያም ገሏል ግን ከሱም ተጠቅሳለች አልፎ ተርፎ አሁን ይሄ የተከረከበው ማን ነው ኃይለ ማርያምን እንኳን ተጠቅሳለች የማይችል ሲሆን አልችልም ብሎ ደፍሮ የተናገረ ለስልጣኔ ብዬ ኤግዛክትሊ አላውቅም እኮ የዋቂዎች አላውቅም ማለት እኮ የዋቂዎች እንትን ነው
2: ትልቅ ነገር ነው
1: አላውቅም ማለት የዋቂዎች አባባል
2: አብያለ እንጂ በድፍረት ሁሉ ነገር ነው ይችላልው ሁሉ ነገር እኔ ነኝ
1: ሜዲሲን ያስተምራል የኦርቶዶክስ ሃይማኖትን ያስተምራል ሙስሊሞቹን ያስተምራል መምህራኖቹን ያስተምራል አርቲስቶቹን እየሰበሰበ ምን አይነት ኮምፕሌክስ ቢኖርበት ነው ይሄ ኢንፊሪየሪቲ ኮምፕሌክስ ወይንም ደግሞ ምንድን ነው የሚባለው ሳይኮፓት ካልሆንክ በስተቀር ሁሉን ምን ያውቃለው ሳይኮፓት እና እንዲህ አይነት መሪ እንኳን 130 ሚሊዮን ህዝብ ያለው ሀገር ቤተሰቡን ሚስቱንና ልጆቹን እንኳን በትክክሉ ማስራድ የሚችል አይመስለኝም እንዲህ አይነት አመለካከት አለው የሚስቱን የባለቤቱን የልጆቹን የአካባቢውን ፍላጎት የማያከብር የማይሰማ የማያዳምጥ እኔም ብቻ አዳምጡኝ ፈጣሪ እኮ የሰጠን አንድ አፍ ሁለት ጆሮ ነው ሁለት አይን ነው እሱ ግን ጆሮ አይሰማም አይኑ አያይም የሚናገረውን ብቻ ነው የራሱን ድምፅ እያዳመጠ የሚኖር ሰው ነው ይሄንን ታዲያ እኛ በፈጣሪ አምሳል የተፈጠርን የፈጣሪ ፍጡሮች በዚህ በሰላም ሀገር እየኖርን እየሰራን እየበላን ጥሩ ኑሮ እየኖርን የተንደላቀቅን እዛ እትብታችን የተቀበረበት ሀገር ያሉ ዘመድ ወዳጆቻችን ወገኖቻችን ፍዳቸውን ሲበሉ ባክ ዝም በለው እያለን ዝም ብለን እዚሁ እንትንላለን እኔ ምኑ ነው ሂውመን የሚያደርገን ይኖ አንዳንድ አውሬዎች አይቻሉ ይሄ ኔቸር ፕሮግራም ላይ ዝሆን አይታችኋል መንገድ ላይ ዝሆን ሞተ ካዩ ተሰብስበው ሄደው አይታችኋል ይሄንን ከበው ማልቀስ ነው የሚመስልህ እሺ እንዲህ ሰው ለሰው እንዴት አያዝንም ዛሬ እኮ የኔ ወንድም ያንተ ወንድም ሲገደል ዝም ካልኩ ያንተ ዘመዶች ቤት ሲቃጠል ዝም ካልኩ ነግ በኔ ነው የኔ ቤትም ይደርሳል ችግሩ እንትን አንልም እኔ ጋር ይደርስም ነው የምንለው እኔ ጋር ይደርስብኝም ያንዱ ቤት ሲቃጠል ያንዱ ቤት ሲፈርስ ዝም እንላለን
2: ምን አይነት እንትን አለን መሰለ መጀመሪያ ሰው አንድ ነገር ከመከሰቱ በፊት ስትጮህ እንደ ሟርተኛ ያያል ወይ ደግሞ ልክ እንደ የደም ሱስ ያለብህ ማንም የሰው ደም እንዲፈስ ማንም ጦርነት ይሄ ነገር ጥሩ አይደለም ይሄ ነገር ልክ አይደለም ስትል ዝም ይልህና ከዛ በኋላ ደግሞ እንደዚህ አይነት ነገር ሲከሰት አሁን ደግሞ ምን አይነት አመል አለ መሰለ አሃ ጥፋተኞቹ እነሱ ናቸው እነሱ ይሄን ባያደርጉ እገሌ ነው መፍትሄ አይሰጥም መፍትሄ የሚያደርግ ነገር አድርገን አናቅም በህይወታችን ሁሌ ወይ ሰው ላይ ማላቀቅ ከዛ በኋላ ደግሞ አሁንም እንዴት ነው የሚሻለው አረፈደብኝም መፍቴን ፈልግ ለዚህ ነገር ከማለት ይልቅ ወዳሉን አቅጣጫ ነው ምንለው እህ በጣም
1: የሚያሳዝን ነው ለማንኛውም በራስም አለመተማመን ሊሆን ይችላል እኔ ምን ለውጥ አመጣለሁ የሚል እሄ ደግሞ የመጨረሻ የሰው ልጅ የውድቀት መጨረሻ ነው እኔ ከማንም ያላነሰ ችሎታውም አቅሙም አለኝ the only thing መሞከር ነው አንድ ነገር ደግሞ ካልሞከርክ ውጤቱን ማየት አትችልም ብቻህንም ደግሞ መሆን የለበትም ተሰብስበው ሰዎች ሲሞክሩ ነገር ሊሳካ ይችላል ግን እኔ ምን አመጣለሁ የሚለው የተሸናፊዎች አመለካከት ከአእምሮአችን ከጭንቅላታችን መውጣት ያለበት እንላለን እቺን ሙዚቃ ይጋብዘንና ቴክኒሽያናችን ከዛ የኢኮኖሚውን ተነግረናል መሰለኝ በጣም ጥሩ አድማጮቻችን እቺን ሙዚቃ አዳምጠን ተመልሰን

0: አርማቻችን እንግዲህ ይሄንን የደፈረሽው ደም የሚለውን ማን ነው የአርበኝነት ሙዚቃ ለኢትዮጵያ ሚሊተሪ የተዘፈነው የወንም የተ ባለው ባለፉት የውጭ ጠላት በወረረ ጊዜ ነው። ያሁኑ ችግር ምንድን ነው? የወረረሽ የደፈረሽ ይግደም ነው የሚባለው አይደል? አሁን ያለን ስልጣን ላይ ያለው አስደፋሪ ነው። ያስደፋሪ አስደፈራት አላግባብ በሌላ ሀገር ቅኝ ግዛት አስደረጋት፣ በአረብ መንግስታት ተገዥ እንድትሆን አረጋት። አሁን የዩናይትድ አረብ ኤሚሬትስ ናቸው በእኛ እንትን ፖለቲካ ውስጥ የሚያዙት፣ አረቦች ናቸው። አርገውት የማያውቁትን የካታር መንግስት እንኳን ምን ብሎ መግለጫ ወጣ? ከኢትዮጵያ መንግስት ጋር ከጎኑ እንቆማለን። በሀገራችን በውስጥ ችግር፣ በራሳችን በውስጥ ችግር ከኢትዮጵያ መንግስት ጋር ከተቃዋሚዎች ጋር ባለው ችግር ከጎኑ እንቆማለን አሉ። ተመልከት፣ እነዚህ ትብብር የተባሉት ሲፈጥሩ እነዛ እጃቸውን አስገቡ። ይሄ ምንድን ነው የሚያሳየው? በቁጥጥር ስር ነው ያለ ነው። አረቦቹ እኛ የምናደርገውን ይቆጣጠራሉ። ኤሚሬቱን ተው፣ ወርቅ እያግበሰበሰ ነው። ልክ እንደ ሱዳን። ሱዳንን ለምን እንደፈለጉ አታውቃላችሁ? ኤሚሬቶች ወርቁን ለመዝረፍ ነው፣ እየዘረፉ ነው። ኤርትራን ከአሰብ ተባረሩ። መጀመሪያ እሱን ነበር ያሰቡት። ሲባረሩ ሳውዲ አረቢያ እጇን ስታስገባ ኤሚራቶቹ አበዱ። ኤሚሬቶች ያን አካባቢ ያለውን የየመንን የሁሉን መቆጣጠር ይፈልጋሉ። የባህር በሮቹን ኃይለኛ እንትን አላቸው። ያ ነው አንዱ ትልቁ እንትናቸው። ለማንኛውም ወደፊት እንመጣበታለን ይህን አናሊሲስ። አሁን እስቲ ይህንን ያስደፈረች ነው የምንለው፣ አብይ ነው ያስደፈራት። የኢኮኖሚ ሁኔታ የአዲስ አመቱን በተመለከተ የኢትዮጵያ ድምፅ ሬዲዮ የኢኮኖሚ ኃላፊውና አሁን የቴክኒኩ ኃላፊ የሆነው ሉል ሰገድ የሚለውን እንስማ። ኦሽጉድ
1: የስ እንግዲህ ሶስት ሳምንት አልፎናል በዓሉን ካከበርን እና አጭር ሪፖርት ነው። ይሄም እንግዲህ ከትኬት ሽያጭ፣ ከመጠጥ ሽያጭ፣ ከምንድን ነው ከጨረታ እንዲህ ከመሳሰሉት የተሰበሰቡ ገንዘቦች በጠቅላላ 110,057 ክራውን ናቸው።
0: የቲኬቱን አትሊስት ብትነግረን ምን ያህል ነው? የቲኬቱ
1: እንግዲህ 200
0: ሰው ገለማ ገብቷል ማለት
1: እንትኖቹን ሳንቆጥር ማለት ነው።
0: ትናንሾቹን
1: እና እስከ 17 ዓመት ያሉትን ሳንቆጥር 200 ሰዎች ቲኬት ሸጠናል።
0: ስንት ገባ በሱ?
1: በሱ ብቻ ወደ 70 ሺህ አካባቢ ገብቷል። ከዛ በኋላ ያው በመጠጥ፣ በጨረታ፣ በእጣ፣ በእነዚህ በመሳሰሉት ጠቅላላ 110,057 ክራውን ገቢ
0: ብሩቶ ነው። ኦኬ አጠቃላይ ገቢ ማለት ነው። አጠቃላይ ከወጪው ሳንት ሳይባል
1: የሙዚቃ መሳሪያ መጫወቻ አለ፣
0: ሎካል
1: የምግብ አለ፣ የሎካል አለ። እዛ ስንጠቀምባቸው የነበሩ ነገሮች በሙሉ የተገዙት
0: መጠጥ አለ
1: ሱሉ እና ሱሱን ሁሉ ስንደምረው 88,352 ክራውን ይመጣል። ወጪ ማለት ነው
0: ጠቅላላ ወጪ ኔቶ
1: እና ከወጪ ገቢ ወደ 21,705 ክራውን አግኝተናል። በዚህ አመት አዲስ አመት ባከበር ነው ማለት ነው።
0: ኦኬ ግን አንድ እንትን ኮሜንት ስብሰባው ላይ ሰምቻለሁ፣ ዊች ትክክል ነው፣ እኔም ማምንበታለሁ። እኔም አንዱ አቅራቢ ነኝ ኮሜንቱን። ትንንሽ ስህተቶች ሰርተናል፣ መስተካከል ያለባቸው ለወደፊት መስተካከል ያለባቸው። ለምሳሌ የጨረታውን በተመለከተ እኔ ሲጨንቀኝ ነው መጨረሻ ላይ የተናገርኩት። ሰው የመሰለው አንድ ቲኬት ነበር የመሰለው ሁለት ቲኬት መሆኑ፣ አንደኛው ጣ አንድ ጣን ያለው ሁለት ቲኬት መሆኑን ሰው አላወቀም። ባልና ሚስት ወይንም ቦይፍሬንድ ና ገርልፍሬንድ ተያይዘው መሄድ እንደሚችሉ ኋላ ነው መጨረሻ ላይ ነው እኔ ዝም ሲባል እኔ ወጥቼ ተናገርኩ። በዚህ ላይ ደግሞ አሳይን አልተደረገም ሰው። ይሄ አድሆክ የሚሉት አለ ፈረንጆች፣ ይድረስ ሰው በየቦታው ሄዶ እንዲመዘግብ ምናምን። እነሱ እናስተካክላለን። ለማንኛውም 21,000 ነው ያልከው?
1: አዎ 21,705 ክራውን።
0: ቆንጆ ነው። ለኢትዮጵያ ድምጽ ሬዲዮ የገንዘብ ፍላጎት የለውም። እውነት ለመናገር የኢትዮጵያ ድምጽ ሬዲዮ አላማውን አሳክቷል። አላማው ምንድን ነው? ኢትዮጵያኖች ተገናኝተው በጋራ እንዲጫወቱ፣ እንዲዝናኑ፣ ሀሳባቸው እንዲለዋወጡ፣ በተለይ በዚህ አዲስ አመት ላይ አዲስ አመትን በጋራ እንዲያከብሩ ነው። ብንከስርም እንኳን የምናዝንበት ሁኔታ የለም እኛ ጋር እና በጣም ነው ደስ የሚለው አመሰግናለሁ
1: አውና በሄ ያው እንግዲህ ለአመት ሙሉ ለሬዲዮ ነው ምንድን ነው
0: ስራ ማስካሄጃ
1: የሚሆን ገንዘብ ነው በቂ ነው ካለፉት አመታቶች ይልቅ ይቀነሰ ነው እና ያው አንተም እንዳልከው ትንሽ የሰው ጉልበት ያንሰናል
0: በጣም
1: በስነ ስርዓቱ ለመስራት እና ጥሩ ውጤት ለማግኘት ለወደፊት ጥሩ ጉልበት ያስፈልጋል ሚረዳ ሰው ያስፈልጋል እስከ መጨረሻው ድረስ ተቀምጦ አገልግሎት መስጠት የሚችል ሰው መኖር አለበት
0: በጣም ጥሩ እናመሰግናለን ሉልሰገድ እንግዲህ እንግዳችን ሊደርስ ነው እንግዳችንን ካሰናበትን በኋላ አንድ ሙዚቃ ጋብዘንና በመሃሉን እንግዳችን ጋር ደውላለሁ ከዛ በኋላ ደግሞ የቀሩትን ውይይቶች እናገራለን ከእንግዳችን ጋር ከጨረስን አንድ ሙዚቃ ጋብዛችሁ

0: አድማጮቻችን እንግዲህ እንግዳችን መስመር ላይ ይገኛል። የዛሬው እንግዳችን የለንደን ፋኖ አዲስ ሰለሞን ነው። ተናስተልኝ አዲስ እንደምን አለህ?
1: ተናስተልኝ ወንድም አህመድ እንዲሁም የክሩ ባልደረቦች በሙሉ ሰላም ናችሁ ወይ? እንዴት ናችሁ?
0: እኛ ሰላም ነን፣ ፈጣሪ ምስጋና ይግባው። ምን አዲስ ነገር አለ ለንደን አካባቢ? ያገራችን ብዙ ነገሮች አሉ። ዛሬ በተቻለ መጠን ጊዜ ወስደን ለመወያየት እንሞክራለን። አንድ 40 ደቂቃ ያህል እንኳን ይኖረናል ጊዜ ብለን ተስፋ እናደርጋለን። ምን አለ ግን እናንተ ጋር ለንደን እንዴት ነው?
1: ለንደን ያው እንግዲህ እንደምታውቀው ነው የአይደፈሬ ከተማ ነው። የብልጽግናን ሰዎች በተገኙበት ያሯሩጣል። እንዲሁም ደግሞ ለፋኖ በከፍተኛ መንገድ ድምፅ ይሆናል። እንዲሁም የተለያዩ የገቢ ማሰባሰቢያዎችን በማህበራት አማካይነት እንዲሁም በግብረ ኃይል የለንደን የዩኬ ግብረ ኃይል አለ። በግብረ ኃይል አማካይነት ማህበራት ገንዘብ አሰባስቦ እንዲሁም ለተጎዱ ወገኖች እንዲሁም ለፋኖ አጠቃላይ እርዳታውን ያደርጋል። ለንደን ጥሩ እንቅስቃሴ ነው ያለው። ለንደን
0: በጣም ጥሩ። እኛም እየተመለከት ነው፣ በየጊዜው እናያለን። እየወጣችሁ የተለያዩ መንግስታትን በተለይ አብይን የሚረዱትን እንደነ ዩናይትድ አረብ ኤሚሬትስ አይነቶቹን እንደምታስጨንቁ እናያለን። እጅግ የሚደነቅ ነው። በርቱበት። ሌሎቻችንም ያን ትምህርት እንደምንወስድ አንድ ቀን ያ ወደ እኛም እንደመጣ ባለሙሉ ተስፋ ነን። ስዊድን እንኳን ድሮ እጅግ በጣም የታወቀ ነበረ በዚህ በንቅናቄው። አሁን ትንሽ ደከም ብሏል፣ ግን እንደገና አሁን ይነሳል የሚል ስሜት አለኝ። እኔም ብዙዎችም እንደዚሁ ይላሉ። ሁኔታዎች እየተለዋወጡ ነው፣ እዚህም መሰባሰብ ጀምሯል። አዲስ እንዴት ታየዋለህ? በዚህን ጀምር። የሰሞኑን የኢትዮጵያን ሁኔታ እንዴት ታየዋለህ? በጎሪጥ እንዳትለኝ፣ በጎሪጥ ነው የማየው ብሏል። ማን ነው እሱ? አንዱ ሲቀልድ። እንዴት ነው የምታየው?
1: አክቹዋሊ ጥሩ ነው። ምንድን ነው የአብይ አህመድ ስርዓት የመጨረሻው ምዕራፍ ላይ ስለሆነ እንግዲህ ያው የተለከፈ ውሻ እንደምታየው ብዙዎችን ይጎዳል። እንግዲህ እንዳይጎዳ ጥንቃቄ ማድረግ ነው እንጂ ኦልሬዲ የአብይ አህመድ ስርዓት ተነቃንቆ ጥርሱ ወላልቋል። አትሊስት ትንሽ ነው የሚቀረው። ያው በተለያየ የምታያቸው መግዛት አይደለም፣ ድሮ አዲስ አበባ ነበር የቀረው። አዲስ አበባ ላይ ሆኖ ትንሽ ያው ይዞር ነበር። አዲስ አበባ ላይ ሆኖ ትንሽ ፍሪደም ነበረው። አሁን የአዲስ አበባ ፍሪደሙም ተነጥቋል። በየቦታው እየደነገጠ ነው ያለው። እንዲያው የሆነ ጩኸት እንኳን በሰማ ቁጥር መሬት ውስጥ የሚገባ ይመስለኛል። በተለይ ሰሞኑን በሚፈጠሩት የድሮን በየቦታው የሚደረጉ ጥቃቶች አገዛዙም የአገዛዙ ኮሊኮችም የነበረቻቸው መደበቂያ አዲስ አበባም ራሱ የድንጋጤ ማዕበልና እሳት ሆኖባቸዋል። እና ይህ የሚያሳየው ያው የመጨረሻ ምዕራፍ እንደሆነ ነው። በጣም ስልህ አነቃቂ ነው። እንግዲህ በኢትዮጵያ አቆጣጠር 2019 መልካም ነገር እናያለን ብዬ ገምታለሁ ወንድም አህመድ።
0: ግን አንድ ነገር አለ። ቅድም አንተም ትናገር ያበደ ውሻ ወይንም ደግሞ የተለከፈ ውሻ ሁሉን ነገር ይለክፋል ብለሃል። ያ ደግሞ አደገኛ ነው። ያበደ ውሻ ሁሉን ነገር የሚለክፍ መሆኑን እናውቃለን። አብይም እንደዛው አሁን ጎረቤቶቹም በሙሉ አክቹዋሊ ዳይሬክትሊ ኬንያን ካልሆነ በስተቀር ኬንያም ላይ ስትራቴጂካል የሆነ ጥያቄ አላቸው። ኦሮሙማዎች የኬንያን ሰሜኑን ክፍል እንወስዳለን የሚል እንትን አላቸው። ኬንያኖችም እውነት ለመናገር በዚህ ጥያቄ በጥንቃቄ እየተከታተሉ ነው እስከማውቀው ድረስ። ፕሮፌሰሮች ውይይት ላይ ተካፍዬ አዳምጫለሁ ምን እንደሚሉ። ምክንያቱም ኦሮሙማ ይላሉ፣ የእነሱ ስብሰባ ላይ ሳዳምጥ ምንድነው ሽምጥ ሸለቆውን ከታች ጀምሮ በጠቅላላው እስከ ቀይ ባህር ድረስ የእኛ ነው የሚል እንትን አለው፣ ይሄ ሄጀሞኒ እንትን አለው ብለው ሲከሱ አዳምጫለሁ። እና ኦልሬዲ ከኬንያ በስተቀር እንዳልኩት ዳይሬክት ያልሆነ ከሱማሌ፣ ከግብፅ ነው፣ ከሱዳን፣ ከኤርትራ እንግዲህ እነዚህ ናቸው የኛ ቅርብ ጎረቤቶቻችን። ግብፅም ደግሞ አሁን በቅርብ ርቀት እንትን አለ። ጥንቃቄ ያስፈልግም ወይ አይጎዳም ወይ እንዲህ አይነት ውሻ አደጋ ያደርስም ወይ?
1: ጥሩ ነው ግን ምንድነው ይሄ የኛ የሚለው የኛ የሚለው ጉዳይ? አሁን ጎማው እየተነፈሰ ሰሞኑን አዲስ ሙዚቃ ጀምረዋል። ድንገት ሰምተ ከሆነ
0: ሰምቻለሁ። አዲስ
1: ሽመልስ አብዲሳ አሁን ትንሽ የመተንፈስ ጉዳይና የጋራ ነው የማለት ያው እንደምታውቀው ነው የፖለቲካ የነሱ ፖለቲካ የውር ምንድነው ድምብስ በቃ በጨለማ የመጓዝ ያክል ነው ፖለቲካቸውና እንዲያው ህዝቡን የማታለል እንትኑ አልቋል። ስለአብ እስራኤል አብቅቷል እና ያበቃ ጉዳይ ነው። እንደገና ለማታለል ያው አንድ ላይ ነን ምናምን የሚል አዳዲስ ሙዚቃዎችን ጀምረዋል። እንኳን ጎረቤት ሀገሮች ሊሄዱ አይደለም እዚሁ አዲስ አበባ ላይ የተቀመጡትን እንኳን ከእጃቸው እያጡት እንደሆነ ምስክርነት ነው። እንግዲህ ሰማዩም የኛ ምድሩም የኛ ሁሉም የኛ ምናምን ብለው ነበር። እንግዲህ ያው የእግዚአብሔሩንም ራሱ እግዚአብሔሩንም በእስልምናውም ያላህንም ሁሉንም በቃ የኛ አይነት ነገር የሚል አባዜያቸው እነ ይልማ መርዳሳ ተደብቀው ነው ያሉት። አሁን እነ ብርሃኑ ጁላ ድምፃቸው ሁሉ ጠፍቷል እና አሁን እስትንፋሳቸው እስከምትቆም ነው የሚጠበቀው። ሌላው ያው የተለከፈ ውሻ እንዳይነክስህ ምን ማድረግ አለብን፣ ምን ጥንቃቄ ማድረግ አለብን የሚባለው እጅህን አጣጥፈ ቁጭ ማለት አይደለም። እጅህን አጣጥፈ ቁጭ ካልክ ያው ውሻ መጥተው ነክሶ ያው ያዳርሰሃል፣ አንተም ወደ ግባተ መሬት ትሄዳለህ። ግን ይህ የተለከፈ ውሻ እንዳይነክስህ ኦልሬዲ ያው መሞት ነው እንደምታየው። የተለከፈ ውሻ መጨረሻው ሞት ስለሆነ ግባተ መሬቱን ለማፋጠን ሁሉም በጋራ ሆኖ መነሳት አለበት። አንዱን አንዱን መጠበቅ አይደለም፣ ይመጣሉ ይሄዳሉ እያልክ ቁጭ ብለህ መጠበቅ ሳይሆን አንተም ራሱ የትግሉ ተካፋይ ከሆንክ በቀላሉ ማስወገድ ይቻላል ብዬ ነው የማስበው። ወንድማለ
0: አዲስ አሁን ስትናገር ሁሉም ያቅሙን በጋራ ሆኖ ወዘተ ብለሃል። ይሄ ጋራ በጋራ መስራትን በተመለከተ ሰሞኑን ለውጥ የታየው ከታየው አንዱ ከዚህ በፊት ጠላት ኃይለኛ ጠላት የነበሩ ድርጅቶች አሁን በጋራ ለጋራ አላማዎች ይሄ ስትራቴጂካል ግብ ላይሆን ይችላል፣ የመጨረሻ ግባቸው ላይሆን ይችላል፣ ግን ታክቲካል የሆነ አሊያንስ ፈጥረው ጥምረትም አይደለም ትብብር ነው እንደዚህ ነው የሚባለው፣ ሁሉም የራሱን ይዞ ግን በጋራ የሚስማሙባቸው ነገሮች ላይ ለመስራት ተስማምተዋል። ይሄንን አንዳንዶቻችን አይ ጥሩ ነው ስንል ምክንያቱም አትሊስት የህዝቡን ሰቆቃ በተወሰነች ደረጃ ሊቀንስ ይችላል። ሁለተኛው እርስ በርስ ይሄ ሆሪዞንታል የሆነ ግድያና መታኮስ ሳይሆን ቨርቲካሊ ከላይ ያለውን የምታተኩርበት ይሆናል። ከጎን እንዳንተው የተቸገረውን ቨርቲካሊ ላይ ያለውን የሚዋጋውን ከምትወጋ ለጊዜው ከአንተ ጋር ተመሳሳይ ችግር ያለውን በጋራ ሆነህ ለጊዜው ማጥፋቱ ጥሩ ነው ያንን ለመስራት የሚል አመለካከት ያለን አለን። ምንም እንኳን የመጨረሻው ጎል ነው ብለን ባንልም፣ አንዳንዶቹ ደግሞ በፍጹም ሊሆን አይችልም፣ እንዴት ይደረጋል? ከዚህ በፊት አያት ቅድመ አያቶቻችንን ወይም አባት እናቶቻችንን የገደሉትን ዛሬ እኛንና ልጆቻችንን የሚገድለውን ትተን እዛ ላይ እናተኩር የሚሉም አሉ። አያስፈልግም ይሄ ትብብር። እንዴት ታየዋለህ አዲስ?
1: እንግዲህ በብዙ መንገድ ነው ማየው። አንደኛ አሁን የአማራ ፋኖ ያለበት ቁመናን መገምገም ያስፈልጋል። ምክንያቱም የአማራ ፋኖ ቁመና ከበፊቱ ላይ ነው ወይ ያለው ወይስ የሌሎች ቁመናና የአማራ ፋኖ ቁመናን መገምገም የማይችል የፖለቲካ አካሄድ ከሆነ በእርግጥ ብዙ ነገሮችን በጭፍን ለመቃወም እንችላለን። ነገር ግን ፋኖ አሁን ጠንካራ መዋቅር ያለው ነው። የአማራ ማህበረሰብም ጠንካራ የሰለጠነ የታጠቀ አገዛዙን ብርክ ብርክ ያሰኘ በብዛት ቁጥር ያለው የፋኖ ታጋዮችን ፈጥሯል። ከአሁን በኋላ የማይደፈር ማህበረሰብ ነው። ማንም መቶ ልጋልብ ወይንም ጋልቤ ልድረስ የሚል ኮርቻ መሆን የሚችል የፋኖ እንትን መዋቅር ያለ አይመስለኝም። እንዳለ ሆኖ ይሄ ጥምረት ወይንም በጋራ የመታገል የሚለውን እንደ ስትራቴጂ ባንድ በተለያየ አንግል አየዋለሁ። በመጀመሪያ ፋኖ በአማራ ማህበረሰብ ላይ እንዳለ 11ን የኦሮሞማ እዝ ሰራዊት አማራ ክልል ገብቶ ነበር ሲጨፈጭፍ ሲገል የሚውለው እና ይሄ አሁን ተበትኗል። ምንድነው የስትራቴጂ ስናየው ወደ ሌላ አካባቢ ተበትኖ ሄዷል እና ለአማራ ፌፋን ነው በስትራቴጂ ስታየው በጣም ትልቅ አቺቭመንት ነው። እንግዲህ ወደ ትግራይ የገባውን አይተሃል መቼም አማራ ክልል ነው የነበረ ያ ሁሉ እና ተስቦ ወደዛ ገብቷል። አሁን ምንድነው የጊዜያዊ ደስታ የሚፈነጩት ትተን የኦሮሞማ ውጣፍ ነቃዮች ሚዲያዎችን ትተን አሁን ተቆርጦ ያለው ሰራዊት መውጫው የት ነው? ምክንያቱም አሁን እፎይታ አግኝቷል። ኢቭን እንኳን የአማራ በዚህ ጥምረት የአማራ የፋኖ እንትን ትግል ብዙ እፎይታ አግኝቷል። ብዙ መዋቅሮችንም ብዙ ቦታዎችንም ስትራቴጂ ቦታዎችን እየያዘ ነው። ስትራቴጂ ቦታ ነቅሎ ነው ያው እንግዲህ አስፋልትን ተከትሎ ወደ መቀሌ አብዛኛው የተመመው። ወደ መቀሌ ሲሄድ ደግሞ እንግዲህ ካለፈውም አልተማሩም። አንደኛ ምንድን ነው ማህበረሰብ ያልደገፈው ምክንያቱም ህዝብ ያልደገፈው ሰራዊት የት ሊገባ ይችላል? ባለፈው ያለፈውን ስናይ በትግራይ ጋር በነበረው ጦርነት ስናይ አማራ ጠላና እንጀራ ከዛ ሲፈረጥ ጠላና እንጀራ እየተቀበጠ እያበላ ነበር፣ እርጎ ሁሉ እያበላ ነበር ሲቀበለው ነበር። ያን ማህበረሰብ ነው መውጋት የጀመረው ተመልሶ እና አሁን ያ ተቀይሯል። ተመልሶ ቢመጣ ምን ሊገጥመው እንደሚችል እሳት ነው ያለው። የአማራ መሬት እሳት ነው ከአሁን በኋላ እና ፈርጥቶ ወደዚያ የገባው ፈርጥቶ መመለስ የለም፣ ያለው አማራጭ እጅ መስጠት ነው። ስለዚህ ይሄ ጥምሩ አንድ ፖዚቲቭ ሳይድ ይመስለኛል እኔ እንደኔ። ሌላው አንድ ማየት ያለብን ነገር አለ። በነ ጌታቸው ረዳ የተዋቀረው የአብይ ጡጦ ጠቢዎች ያው ከትግራይ ማህበረሰብ የወጣን የሚሉ የሰላም ወታደሮች ና የሚሉት ና የሚሏቸው አሉ እና
0: ትግራይ ፒስ ፎርስ ይባላሉ።
1: ትግራይ ፒስ ፎርስ እነሱ አሁን የፈጠሩት አለ። እንግዲህ አንተ ለህዝብህ ያልሆነ ይሄ ከማህበረሰቡ ወጥቶ የራሱን ማህበረሰብ ሊወጋ የሄደ ባንዳ ያደራጀው ምንድን ነው? የአማራን መሬት ራሱ ለነኚህ ሰዎች ለማስረከብ ነው። በአሁን የተፈጠረውን ራያ ላይ የተፈጠረውን አይተሃል። እኛንን የምናስተዳድረው የሚል መዋቅር ነው ያመጡት እና
0: ሰምቻለሁ። ጭራሽ ተዋግተዋል ከራያ አስከባሪ። አዎ ትክክል።
1: እና የትኛው ነው የሚሻለው? አንደኛ ኦቤስ አሁንም የወልቃይትንም ራሱ የተራ ጉዳይ ነው እንጂ በነጌታቸው ረዳ የማስረከብ እቅድና ፕላኑ እንዳለ ነው። ምክንያቱም ጌታቸው ረዳ የእሱ ፑፔት አሻንጉሊት ነው፣ እንደፈለገ ጥባ ጥቤ የሚጫወትበት ፑፔት ስለሆነ ያንንም ለማስረከብ አብይ ችግር የለበትም። እና የትኛው ነው የሚሻለው ነው አሁን ምንድን ነው? በአብይ እየገደለን እያረደን ያለ እንደ ጭራቅ ሰሜኑ መጣብህ እያለ ለማህበረሰብ ለአንድ ማህበረሰብ ሰሜኑ መጣብህ ሀገራችን እንዳለው ነው ሁሉ ከዳር እስከ ዳር ከደቡብ እስከ ምስራቅ ከምስራቅ እስከ ሰሜን ባለው ምዕራብ ድረስ ያለው ሀገራችን እንዳለው ነው ሁሉ ሰሜን መጣብህ እያለ የሚሰብክ ጭራቅን መታገልና መግደል እና ማስወገድና የጋራን ችግርን መፍታት ነው የሚሻለው ወይንስ ጭራቁ እያደራጀ የሚመጣውን ሁሉ ተቀብለን እሱ እንዲያሸንፍ መንገድ? አንዳንዴ መለየት አለ። ፕሮፓጋንዳም እኮ ብዙ ነገሮች አሉ። አሁን በውጭ ያሉ እነማን ናቸው የሚጮሁት የሚለውን ራሱ በጥያቄ ምልክት ውስጥ አስገባዋለሁ። እና አንዳንዴ ብልጽግና ናቸው ወይስ ምንድን ናቸው እስከ ማለት ያደርሰኛል። እና የራስህን ወገን ባካፕ ወይንም የጀርባ አጥንት መሆን ነው ያለብህ እንጂ ከአገዛዙ ጋር ለአገዛዙ የሚጠቅሙ ነገሮችን ማድረግ ያለብን አይመስለኝም። ስለዚህ እየመጣብን ያለው ጉዳይ ካብይ የበለጠ በኢትዮጵያ አጥፊ ገዳይ ሰውን አራጅ ያለ አይመስለኝም። ህዋት ኦቤስ በነበረው በ27 ዓመት እናውቀዋለን። ነገር ግን በዛ ቁመናው ነው ወይ አሁን ያለው ማለት ነው? አሁን ያለው በዛ ቁመና እንዲያውም የአማራ ፋኖ ነው እንዲያውም አትሊስት ይታደገዋል የሚባል እንጂ ህዋት ይታደገዋል በየትኛው አሁን የአቅም ጉዳይም አለ እና አቅማችን ገንብተናል። ብዙ ነገሮች አሉ፣ ቀላል አይደለም። በአራቱ ማዕዘናት በሸዋ፣ በወሎ፣ ጎንደር፣ ጎጃም ያለ ታጋይ ቀላል አይደለም። አይደለም ለሌላ ሊገዛ አፍሪካን ራሱ ነጻ ማውጣት የሚችል ሰራዊት ነው የተገነባው እና አንዳንዴ ራሳችን ማቅለል የለብንም። ራሳችንም በትንሽ እንትን ተሸናፊ ማድረግ የለብንም እና ኮንፊደንስን ያጡ ሰዎች ይጮሃሉ። ኮንፊደንስ ያላቸው ሰዎች ግን እኔ ምንም አይመስለኝም በዚህ በጥምረቱ ባለው ጉዳይ ላይ።
0: የሚገርም ነገር አሁን ያነሳኸው አንድ ነጥብ አለ። ፋኖ በአሁኑ ጊዜ ሀያል ነው ለአካባቢው፣ ከዚህ በፊት የነበረበት ሁኔታ ላይ አይደለም። የአሁኑን ደግሞ የሰሜኑን ወደ ትግራይ የሄደውን በተመለከተ ለፋኖ እንደውም ከዛ ተነቅሎ ስለሄደ ቀሎታል ብለህ ነበር። ለዚህ ለእኔም አንድ ማስረጃ የሆነኝ ሰሞኑን ስከታተል፣ ዛሬ ጠዋት ሁሉ ስከታተል፣ በጣም እጅግ በጣም ቁልፍ የሆኑ የአብይን የሚሊትሪ ዋሻዎች ወይንም ደግሞ መደበቂያዎች ስንት ዓመት የሰሩትን ሁሉ ሰባብረው በቁጥጥር ስር አድርገዋል። ብዙ ከተማዎች፣ ብዙ አውራጃዎች፣ ብዙ ወረዳዎች በቁጥጥር ስር አድርገዋል። በብዙ መቶ የሚቆጠሩ ምንድን ነው በምርኮኛ ይዘው ሲያሳዩ ነበረ ለአጃንስ ፍራንስ ፕሬስ፣ ለተለያዩ እንትኖች። አዲስ ይሄ የፋኖ በእከደከ ወይንም ደግሞ ምንድን ነው የሚባለው ቆመ ጠብቀኝ ነው የሚባለው የድሮ መሳሪያ በሱ ጀምሯል የተባለ ኃይል እንዴት ተቋቁሞ እዚህ ደረጃ ደረሰ? ምንድን ነው ተአምሩ? ምን አለ? መቼም አንተ እዛ ውስጥ ጦር ሜዳ ውስጥ አይደለም ግን ኢንፎርሜሽኑ ይደርሳል፣ ታውቃለህ። እንደው ግምት ምንድን ነው እንደዚህ ያጠነከራቸው? እዚህ ደረጃ የደረሱበት ምክንያት ምንድን ነው? ከበቀላሉ ድሮ ያጠፋቸዋል ተብሎ የተገመቱት አሁን የፈለገውን ኃይል ምንድን ነው እሱ ጀት ቢልክ ይህ እንትኑን ቢልክ ምኑን ምኑም አልሆነለትም። ምንድን ነው እንዲህ ያጠነከራቸው ፋኖዎችን?
1: አይ ጥሩ ጥያቄ ነው። አንደኛ ምን መሰለህ፣ ለህልውና የሚታገልና ለመግዛት የሚታገል አንድ አይደለም። ለመኖር ነው የሚታገለው። ከዛ ማህበረሰብ የወጣ የፋኖ ስነ ምግባር ወይንም የፋኖ አጠቃላይ ቁመና ለመኖር የህልውና ጉዳይ ነው። የህልውና ጉዳይ አንግቦ የሚታገልና እገዛሃለው ወይንም ረግጠሃለው ወይንም ደግሞ ቀበቶህን እፈታለው ብሎ በትቢት የመጣ አንድ አይደለም። ሌላው በአይኑ እያየ ነው ያለው። ሚስቱ እየተነጠቀ ነው ያለው። ቤተሰቡ እየተነጠቀ ነው ያለው። ፊት ለፊት እየተረሸነ ነው ያለው። ያን ስታይ በቃ ርኅራኄ የሌለው አውሬ ሲመጣ አንተ ያለህ አማራጭ ምንድን ነው? ራስን መከላከል ነው ከሚመጣብህ ጥፋት። አገዛዙ ያልተረዳው ምንድን ነው? የአካባቢውን ህዝብ ያጠና አልመሰለኝም። ምክንያቱም ምንድን ነው በቀላሉ መሳሪያ ያላቸውም እንዴ በዱላ ነው እኮ መሳሪያ የሚቀማ የአማራ ይፋን ነው። በአብዛኛውን አይተሃል፣ በዱላ ነበር ቆርቆሮ ይዞ ቆርቆሮን በዱላ እየመታ ጥይት እየመሰለው ጠበንጃውን እየጣለ ሲሄድ ነው እየተረከበው እዚህ ደረጃ ላይ ደርሰው እና ሁለተኛ ደግሞ መልክዓ ምድሩም ራሱ መልክዓ ምድሩ ነው ያለ። አሁን አንዳንዴ ኦሮሞማ ያልተገነዘቡት ምንድን ነው ፈረንሳይ አሰለጠነው፣ ራሻ አሰለጠነው፣ ኤምሬት አሰለጠነው፣ ከአየር ላይ ወረደ፣ ጀበና ሰበረ፣ ብርጭቆ ሰበረ የሚባል አየር ወለድ ወይንም ይመጣል እና ያ አይደለም። ያ ሳይሆን መልክዓ ምድሩ ያመቻል ወይ? ለዛ ነው ያመቻል ወይ? የሚሄድበት እሳት ነው አንደኛ አይደለም። አሁን በሰለጠነ ቴክኖሎጂ ባለበት አይደለም፣ ባልሰለጠነው ጊዜ እነ በላይ ዘለቀ ትንሽ ሆኖ ገብተው ነው ጣሊያንን መከራውን ያሳዩት እና መልክዓ ምድሩ አይመችም በጭራሽ እሳት ነው ለጠላት እሳቱ ነው ነው የሚበላውና የህልውና ጉዳይ ስለሆነ ይሄን የህልውና ጉዳይ ላይ ደግሞ ብትኖር ለመገዛትም እንኳን ይቻላል አሁን በጣም ቆ በጣም አስቸጋሪው ምንድነው ግዙን ብትላቸው በሰላም ግዙን ብትላቸው እኮ በሰላም አይገዙም እነኚህ ሰዎች እየገደል እንግዛ ነው የሚሉት እየገደል እንግዛ የሚለውን ደግሞ ምንድነው ማድረግ የምችለው እሾክ እግርህን ወቅቶህ ዝም ብለህ ትራመዳለህ እሾኩን ለማውጣት ነው አጥረት የምታደርገው በፈለከው ነገር ሆኖ እሾኩን ታወጣለና እነኚህ ሰዎች መንቀል ነው ያለብን እና የህልውና ጉዳይ ስለሆነ ያ ህልውና ደግሞ እያየ ሆኖ እየተነከረ እንደብረት እየጋለ እንደወርቅ እየሆነ ነው የመጣው ፋኖ ትግልና ህልውና ነው በህልውና ከመጣ የአማራ ማህበረሰብ ታውቀዋለ ሁሉም ፋኖ ነው አካባቢውም ፋኖ ነው መሬቱም ፋኖ ነው መልካ ምድሩም ፋኖ ነው ህዝቡም ፋኖ ነው ማሸነፍ አይቻልም ከገባህም ደግሞ መውጣት አትችልም ይሄን ግን የተረዳው አይመስለኝም አሁን ያለው አገዛዝ እና የህልውና ጉዳይ ትግል ስለሆነ ነው እንደዚህ የተነከሩት
0: አዲስ አሁን ስትናገር ሳዳምጥህ ህብረተሰቡን አላወቀውም መልካ ምድሩም የሚመች አይደለም ህብረተሰቡንም አላወቀውም ስትል ሰማሁ በነገራችን ላይ ይሄን ስትል አንድ ቪዲዮ ሰሞኑን በጣም ያስለቀሰኝ ቪዲዮ ነበር እኔ እንጃ አይተው እንደሆነ አላቅም በጣም ጉስቁል ያለች ያማራ ሴት ነች ጉስቁል ያለች ጸጉሯን ሁሉ ተላይታለች በቃ ልጆቿ በሙሉ ተገለው ልብሷም በቃ በጣም ቆሽሾ በቃ ሚስኪን የኔ ቤት ሚስኪን ጉስቁል ያለች ነች ኢንተርቪውስ እዛው ጎጆዋ ፊት ለፊት ቁጭ ብላ ኢንተርቪው አደረጓታል ፈልገህ ይኸው ምናልባት ለአድማጮቻችን እዚህ እንትን ውስጥ አለ መሰለኝ ኋላ እናሰማቸዋለሁ ምን ትላለች መሰለ ጭንቅላቷን ይዛ ቁጭ ብላ እንዲህ ኩርምት ብላ ቁጭ ብላ እኔ አማራ ነኝ ወልዳለሁ ወንድ ወንዱን ወልዳለሁ ልጆችን ጨረሱ አይደለም ገና ወንድ ወንዱን ወልዳለሁ ዝም ብዬ አልቀመጥም ሴት ነኝ አማራ ነኝ እወልድለታለሁ ገና ወንድ ወንዱን ደጋግማ የምትለው እሱን ነው እና ምንድን ነው እንደዚህ ያበሳጫት ብሎ ጋዜጠኛው እንትን ሲል እንዳለ ልጆቿን በሙሉ ጨርሰውባታል ግን ከእንትን ከማለቷ የተነሳ እንዲሁ አልቀርም እኔ አማራ ሴት ነኝ እወልዳለሁ ወንድ ወንዱን ገና እወልዳለሁ እያለች ትዝታለች ያንን ሳስብና አንተ ያልከውን ስሰማ ህብረተሰቡን አላወቀውም ስትል ያልከውን ስሰማ በጣም ነው እንትን ያለኝ ምክንያቱም ሴትዮዋ እንደዛ ሆና ጉስቁል ብላ በንዴት የምትናገረው በቁጭት የምትናገረው ምን ይሻለኛል አይደለም ገና ወልዳለሁ ወንድ ወንዱን ወልደለታለሁ እኔ አማራ ነኝ ወንድ ወንዱን ስቲል ጭንቅላቴ ውስጥ እንትን ይላል አድማጮች ይሄንን ካገኛችሁ ተመልከቱት ዩቲዩብ ላይ ነው ያገኘ ነው ምናልባት ቴክኒኩ ከፈቀደልን ወደ ኋላ ላይ አሰማችኋለሁ የሴትዮዋን ምሬት ምርር ብላ ነው የምትናገረው እና እንዳልከው ህዝቡንም ያወቁት አይመስለኝም ምድረ አካባቢውንም በደንብ የተረዱት አይመስለኝም ሆኖም ግን እንደዚህም ሆኖ ይህን ያህል ሀያል መሳሪያ ይዞ ድሮን ይዞ ጀት አሁን ደግሞ በጀት ሁሉ ጀምረዋል ነው የሚባለው እዚያው አማራው አካባቢ ግን ያ ተለውጦ አሁን ደግሞ ሰማዩም የኛ ነው ያሉት ቀርቶ በነገራችን ላይ ቅድም ሽመልስ ያልከውን ፊንፊኔ ማለቱን ትቶ አዲስ አበባን አበባ እናደርጋታለን ያለው እኔ ሳዳምጠው አዲስ አበባን አበባ እናደርጋታለን ለህዝቡ እያለ ነበር የሚወራውና በዚች በአንድ ሳምንት በሁለት ሳምንት ውስጥ ይሄ ጥምረት ነው ትብብር ዋቴቨር ያመጣው ጉድ አስጨንቋቸዋል ወዴት ይሄዳል ይሄ ትብብር እስከ ምን ድረስ ይሄዳል አዲስ
1: ምን መሰለ አሁን እኔ በጣም ከሚገርመኝ መቀሌ የኢትዮጵያ አካል እንዳልሆነ ሁሉ በኢትዮጵያ ስር እንደ እኔ አሁን አንዳንዴ መቀሌ እኮ የአውሮፓ ነው እንዴ ምንድን ነው እስከምል ድረስ መቀሌ ተያዘ ብሎ የሚፈነጨው ታፍነቀይ እኔ አሁን በውጭ ሳይ እኔ ይገርመኛል አንደኛ የጦር ስትራቴጂ አይም ስንት ሺህ ኪሎ ሜትር ርቆ ነው ያለው እኮ ይሄ ሰራዊት ከመሀል ማዘዣው ስንት ሺህ ኪሎ ሜትር ርቆ ነው ያለ ይሄም ደግሞ ከማህበረሰብ ከማይደግፈው ማህበረሰብ ከትግራይም ብቻ አይደለም ከአማራው ከሌላውም ራሱ ኢቭን እንኳን በዚህ በኦሮሚያን ብትመጣም ራሱ ከማይደግፈው ማህበረሰብ ርቆ ነው ያለው። ማህበረሰብ ሲደግፍ ነው እኮ አስተዳደር ሊጸና የሚችለው። ምን ለጊዜያዊ እንትን ምንድን ነው አትሊስት እንደው ሰውየው ፕሬዚዳንቱ ኜ ልሙት ያለ ይመስለኛል። አብይ አህመድ ሚሉት የተለከፈ በሽተኛ ይችን ሰኞ ትምጣና ፕሬዚዳንት አድርጋችሁኝ ከዛ በኋላ ብሞት ይሻለኛል ብሎ ያለ የሌለው ነው። ይሄ ምንድን ነው የህዝብ ዌቭ እንደ ቻይና በቻይና ጦርነት በነበረው ጊዜ የማዕበል የህዝብ ማዕበል ምስኪን መቼም እንግዲህ በደቡብም በኦሮሚያም ያሉ እናቶች እንግዲህ ልጆቻቸው መጨረሻ ላይ ምን እንደሚሆን አናቅም። የህዝብ ማዕበል ነው ይዞ ወደ ትግራይ የገባው እና እያየው ነው እንግዲህ በሶስት በአራት የትግራይ ተወላጆች ነው ዙሪያውን ተከቦ እየተያዘ ያለው ወደ 2000-3000 የሚያዘው እና ምንድን ነው ያው እነኚህ ሰዎች ሳያቸው እኮ የጊዜያዊ ደስታ ነው። አሁን በጊዜያዊ ምንድን ነው ርቦክ ሆድህ እንትን ሪሊፍ ሲያገኝ ስጠግብ ትረሳዋለህ የራብህን ረሃብ እና እነኚህ ሰዎችም ያሉበትን የቆሙበትን ይረሳሉ። እና አሁን በትግራይ በመቀሌ መያዝ ጮቤ መርገጥ ምን ይሉታል? አሁን እሳት ውስጥ እኮ ነው የገባኸው፣ የተከበብከው እኮ እሳት ውስጥ ነው ያለው። እና አሁን እንደምታየው ጥምረቱ ያው በበላይነትም የፋኖ ነው በመሬቱ ላይ ነው ያለ፣ እንግዲህ ሸዋ ላይ ነው ያለው። ማን ነው ቀድሞ የሚገባው? እግዚአብሔር ያውቃል። እንግዲህ አማራ የተጠናከረ እንትን እና ብዙ እኔ አሁን ብዙም እንትን አሁን በወያኔ እንዲሆኑ ታዝሎ ይድገባ የሚሉትን ዝባዝንኪ የፖለቲካ ሀሁ ካልሆነ በስተቀር እኔ ፖለቲካ እንደ ፖለቲካ አዋቂ ሰዎች ከሆነ እንደምንሰማው ከሆነ ግን እኔ ራሳችንን አደራጅተን ማዕከላዊ መንግስትን የመገልበጥ ኃይሉም እውቀቱም ጥበቡም አለ። አንዳንዴ መሬት ላይ ያሉትን ወንድሞቻችን ውጭ ሀገር ስለኖርን እኛ እናውቃለን ብለን እንመጻደቃለን። ብዙ ምሁራኖች ነው ያሉ ውስጥ ብዙ ብዙ ብዙ ምሁራኖች አለምን የአለምን የፖለቲካ እንትን የተረዱ ጠንቅቀው የሚያውቁ ወታደራዊ ልምድ ያላቸው ወታደራዊ ሳይንስ ያጠኑ ብዙ ሰዎች አሉ እና እነሱን መከተል ነው ያለብን እና ከእነሱ ጋር ያለውን ነገር መስማት ነው ያለብን። ስለዚህ በተቻለ መጠን ይሄ ነፍሰ በላ መንግስት አብይ መንግስት እንዲነቀል መተባበር እንጂ ሌላ ኔጌቲቭ ነገሮችን እየዘራን ጭራሽ ብልጽግናን የሚገነባ ወይም የብልጽግናን ሞራል የሚያድስ ነገር ከመስራት ብንቆጠብ ይሻላል ብዬ ነው የማስበው። እና እንደኔ በለንደን ፋኖ ለረጅም ጊዜ እንደታገልኩት እንዲሁም ደግሞ አሁን በአማራ አንድነት ማህበር በዩናይትድ ኪንግደም በዛ ውስጥ የማህበሩ የበላይ አመራር ሁኜ በማህበሩ ውስጥ አገለግላለሁ። እንዲሁም ደግሞ ግብረ ኃይሎች አሉ፣ በግብረ ኃይሉ ውስጥም አባል ሁኜ ነው የማገለግለው። እና እንደዛ ማደራጀት ነው ያለብን። ማደራጀት መሬት ላይ ያለውን ወገናችንን መርዳት፣ ስትራቴጂ መንደፍ፣ በሀሳብ በሞራል እርዳታ ማድረግ እንጂ ኔጌቲቭ ነገሮችን ከመዝራት በተለይ አማራ ሆኖ መቆጠብ አለበት ብዬ ነው የማስበው። ወንድሜ
0: አዲስ አነስተዋል፣ አሁን ከአንተው ነው የምነሳው። ይሄ በውጭ ያለው እኔ ያውቅልሃለሁ የሚለው እውነት ነው አሉ ብዙ። ምንም ነገር አያደርጉ ቁጭ ብለው ምንም አይነት ኦፕሽን እንኳን አያሳዩህም። ምን አማራጭ አለ ብለው እንኳን አይነግሩህም። ዝም ብለው ያጥላላሉ። ይሄ እንዲህ ያደርጋል፣ ይሄ አይረባም ምናምን ይላሉ። ምንድን ነው የሀገራችን አባባል? አሻሮ ይዞ ከቆሎ ጠጋ ይላል። ቢያንስ እንኳን አሻሮ ይዟል ከቆሎ የሚጠጋው። እነዚህ ባዶ እጃቸውን እኮ ምንም ነገር የላቸው ምንም፣ ግን ሲያጥላሉ ትሰማለ። አንዳንዶቹ እንደውም አልፈው ተርፈው በፋኖ ስም ፋኖን ሲወቅቱት ትሰማለ። እኔ በአደባባይ ሚዲያ ሰው ስለሆነች አልፈራም አላፍርም፣ እናገራለሁ። ቀለብ የምትባላለች ቀለብ ነው ቀለብ ምናምን እና አፍሪካ ውስጥ ነው የምትኖረው። በየቀኑ ራውንድ ክሎክ 24/7 የምትሰራለች። ፋኖን ደጋፊ ነኝ ነው የምትለው ግን የምታወራው በሙሉ የአብይን መንግስት የሚክብ ነው ምን ትላለች በአሁኑ ጊዜ አብይ ምሳሌ ሆነም ምንም አይነት የዲፕሎማሲ እንትን በሙሉ በቁጥጥሩ ስር ነው ትልና ምሳሌት ማን ጠቅሳለች ካታርን ካታር መግለጫ ወጣለች ከመንግስት ጎን እንቆማለን ብሎ ይሄ ራሱ የሚያሳፍር ነው አንድ የውጭ ሀገር መንግስት የአረብ መንግስት በውስጣችን ችግር ዘሎ ገብቶ ከዚህ ጋር ቆማለሁ ማለቱ እንደ ትልቅ ቢግ ዲል አድርገው ያውም የካታርን ከዛ ቀጥላ ሌሎችን የዩናይትድ አረብ ኤሚራትን እነዚህን ጠቅና አሜሪካን ቢሆን በተቃዋሚው ላይ እንትን ሊያቆም ይችላል ምንድነው ምንድነው እገታ ሊያቆም ይችላል አዝ ኢፍ አሜሪካን በፋኖ ላይ ምንድነው እገታ የሚያደርገው መሳሪያ ፋኖ ከአሜሪካ ይገዛ ገንዘብ አይቀበል እኔ አንዳንዴ የሚያቀርቡት እሺ ምንድነው አማራጭሽ እሺ ይሄ ህብረቱ ገደል ይግባ ምንድነው አማራጭሽ የለም ፋኖ ብቻውን ይችላል ይሉሃል ዴ ብቻውን ሲሆን እሺ ይቀጥል ይላሉ ከሌላ ጋር ግን ተባብሬ ሞቴን የህዝቤን ሞት የህዝቤን መጎሳቆል የህዝቤን መሰደድ አሳጥራለሁ ጊዜውን ሲል ለምን ተብሎ ብቻህን ሙት ምንድነው አማራጫችሁ የለም እንዴት ታዋል እንደነዚህ አይነት ሰዎችን ቀለብ ሲዩብ ነው ስሟ ቀለብ ሲዩብ በግልጽ ነው እሷ እንደውም እንከራከራለን ብለውኝ ጠፉ ምን ትላለ እንደዚህ አይነት ሰዎችን
1: አክቹአሊ እኔ አሁን በሚዲያ ላይ ያሉ ሰዎችን ሪዘርቭ አለኝ ምክንያቱም እኔ አሁን አንደኛ ክሬዲት ለማንም መስጠት አልፈልግም አሁን በትግሉ ላይ ባለው ዙሪያ ላይ ነው እኔ መተንተን የምፈልገው ምክንያቱም ሳውቀውም ቢሆን ሳያውቁ ብዙ ችግሮች ሜስ ይፈጠራል እና ጥንቃቄ መደረግ ያለበትን ማህበረሰቡ ጥንቃቄ ቢያደርግ ጥሩ መስማት ያለበትና መስማት የሌለበትን የሚመርጥ ይመስለኛል እና አሁን በየቦታው በመጮህ ወይንም አንዳንድ ነገር በማድረግ አብይን ማዳን አይቻልም በኢስቱሌት አሁን የደከመ መንግስት የጥርሱ የወላለቀ መንግስት እሳት ላይ የተቀመጠ መንግስት ነው ያለው እና አዲስ አበባን መቆጣጠር አቅቶት መሄጃ አቶ አሁን በኖርማል ቤቶች መሰለኝ የሚያድረው አብይ አህመድ እንጂ በታዋቂ ቤተ መንግስት አያድርም አይታይምም ራሱ በቃ እየተሸለኮለኩ ነው ያሉት እና ይህን የወለቀ መንግስት ነው አሁን ለማዳንም ሆነ ወይንም ባለማወቅ የሚደረጉ ነገሮች ብዙ ምን አልደግፈውም እና ብዙ እንትን ስም ጠቅሼ ለመናገርም ብዙም አንዳንዴ ገጹም ራሱ ያስፈልጋል ምክንያቱም ዳሜጅ ሊያመጣ ይችላል ወይ ብዬ ከሚሄደው ሰው ጋር ነው እንትን ምለው በጣም አንዳንዴ ምን አለ መሰለ በስደት ስትሆን ደስፐሬት የምትሆንባቸው ብዙ ነገሮች አሉ የኢኮኖሚም ጉዳይ አለ
0: የምግብም ጉዳይ አለ ትክክል እሱ ነገር ትክክል ነው ሁሉም አዲስ የአኪል ተረከዝ አለው ይሄን አውቃለሁ ሁሉም የአኪል ተረከዝ
1: እና ማንም ሰው ፋይናንስ ያለው ሰው ይገዛሃል ሆድ መቼም ቀላል አይደለም እና ያን ሆድ ለመሸፈን የሚገዛህን ይሄን በሉ ሲባሉ የሚሉ ሰዎችን ላይ እኔ ብዙም እንትን አልልም ምክንያቱም ብዙ የሚታወቁ ነገሮችም ስላሉ እሱን ትተ ነው እንደነኛ አይነት ስለ አቅም ያላቸው ነው አሁን በተለይ እኔ አሁን አቅም ያላቸው ፋይናንስ ያላቸው ትግሉን ይጎዳሉ አይጎድም ብዬ የመመዝናቸው ብዙ ሚዛን ላይ ማስቀምጣቸው አሉ እኔ ትግሉን በማይጎዱ ወይንም ኦዲየንስ የተወሰነ ኦዲየንስ ባላቸው ሰዎች ላይ ብዙ እንትን አለልም ኮሜንት አልሰጥም እና
0: ጥሩ ሀሳብ
1: እንዲህ አይነት ሰዎች ሳይሆን ጥንቃቄ ማድረግ ያለብን በማህበረሰብ ከፍተኛ ተደማጭነት ያላቸው ተሰሚነት ያላቸው ሳያውቁም ሆነው አንዳንዴ ወይንም በማወቅም ሆነ የሚናገሩትን ግን አትሊስት ታክል ላደርጋቸው ይገባኛል ለምሳሌ እንደ ጀዋራ አይነት እኔ አሁን እንደ ጀዋራ አይነት ሲናገር ያው የፖለቲካውን ይዘት ነው መረዳት ያለብን እነኚህን ሰዎች በጥንቃቄ እና አትሊስት በማጋለጥ ብንሄድ እና አትሊስት መርዛቸውን እንዳይረጩ ጥንቃቄ ማድረግ ይገባናል እንደ ጀዋራ አይነት ነው አትሊስት ትግሉን እንትን ሊሉ የሚችሉ። ምክንያቱም ከነ ጀዋር ተቃዋሚ መስለው ከውስጥም የተወሰነ ግንኙነት አድርገው የፋኖ እንትን ባዶ መስሏቸዋል እና አሁን የጭንብላቸውን ገልጠው ብልጽግና የብልጽግናን ካባ ለብሰው እየመጡ ነው ያሉት እና እንደነኝህ ያሉትን ነው አትሊስት መታገል ያለብን። በተረፈ እኔ አቅም ያስፈልጋል አትሊስት ይሄ ተሰሚነት ይኖረዋል ወይ ምን ሲግኒፊካንት አለው ምን ለውጥ ሊያመጣ ይችላል ከሚለው ጋር ነው ተያይዤ የሚሄደው እና ሲግኒፊካንት ከሌለው ሰው ጋር እንትን አለን ኮሜንት ማልሰጥ።
0: ጥሩ አመለካከት ነው፣ ጥሩ አመለካከት ነው አዲስ። በነገራችን ላይ ጀዋር እኮ አሁን አውትራይት ይሄን መንግስት እንደ መቃወሙን አቁሞ በአደባባይ ያለው ምንድን ነው ከእጃችን አይወጣም፣ ሁሉም በእኛ ቁጥጥር ስር ነው ያለው፣ በኦሮሞ ቁጥጥር ስር ነው ያለው ማለት ጀምሯል። ስለዚህ እሱም ጭምብሉን እንዳልከው አውልቆ መታየት ጀምሯልና በተለይ የፋኖን ኃይል ይከፋፍለዋል የሚል እንትን አይኖረኝም። በነገራችን ላይ የዚህ የድሮንና የአየሩ ምንድን ነው ሰማዩ የእኛ ብቻ ነውን በተመለከተ ምናልባት ሰምተህ እንደሆነ ምን ኮሜንት ሰጣለህ? ኢቢሲ ኢትዮጵያን ብሮድካስቲንግ ኮርፖሬሽን እንትኑን ምንድን ነው ጽህፈት ቤቱን ቀይሯል፣ መስሪያ ቤቱን ቀይሯል በዚህ በድሮኑ ምክንያት። ይህን ዜና ሰምተሃል?
1: አይ ምንድን ነው አንዳንዴ ምሳሌ አለ፣ ድስት ስትጥድ ወጥ የሚያጣፍጡትን ነገሮችን ማቅረብ እንጂ አይ ይሄኛው እሳት ስላልሆነ ብለህ ድስቱን ወደ ሌላ ብትወስደው ያው ነው፣ የማይጣፍጥ ከሆነ አይጣፍጥም። የዚህ ስርዓቱም ቢሆንም ከቦታ ቦታ ቢያንቀሳቀስ ያለቀ ጉዳይ ነው። ለመሰለ አንደኛ ማህበረሰብን ካልያዝክ
0: ያጋልጣል።
1: ራሱ ከኦሮሞው ስል ከቦታ ቦታ ቢያንቀሳቀስ ያለቀ ጉዳይ ነው። ለመሰለ አንደኛ ማህበረሰብን ካልያዝክ
0: ያጋልጣል።

0: ኦሮምኛ አይደለም እንደ ኦሮሞ ቀና ብለን የምንሄድበት መንገድ የለም ይላሉ። አሁን ውስጥ ለውስጥ እየሰሩ ያሉት የኦሮሞ ልጆች ናቸው። ብዙዎቹን ማየት ይችላሉ። ዶክተር ማነው
1: ሚልኬሳ
0: እንደነሱ አይነት አሁን በግልጽ እየመጡ እያጋለጡ ነው ያለው። እነኝህን ሁሉ ሳፖርት ማድረግ አለብን። ከውስጥ ራሱ ካገዛዙ፣ ከሰራዊቱ ራሱ ካገዛዙ የበላይ አካላቶች ሁሉ አካሄዱን ሁሉ ስለሚያውቁ ይህን ስትራቴጂ ነው። እንዲያውም አሁን የመቀሌውን ስትራቴጂ ሆን ብለው የራሱ ሰዎች የፈጠሩት ይመስለኛል። እና ሽንፈቱን ነው እንትን እያሉላት ያለ። እና አሁን የትም ይደብቀው ከእናቱም ቀሚስ ይውሰደው የትም አያመልጥም። ቤትም ሊወስደው የሚችልበት መንገድ የለም። በየሄደበት ይደበደባል፣ በየሄደበት ችግር ውስጥ ይገባል። እና አንዳንዴ የምትይዘው ማህበረሰብም ያስፈልጋል። ይሄ ትንሽ ባንች ኦፍ ግሩፕ ኦፍ የኦሮሞ የተወሰኑትን ይዞ እና የትም ሊደርስ የሚችልበት መንገድ ያለ አይመስለኝም። በማህበረሰብ መወደድ መቻል አለብን። ህዝቡ ሊደግፍ ያስፈልጋል። እኔ አብይ አህመድ እኮ ሲናገር አሁን እናቶች ነጠላቸውን ከጆሯቸው ላይ ያር እንዳንሰማው እንዳናየው የሚል ማህበረሰብ ነው የተፈጠረ። እና በቃ እሱን መስማት እንደ ቫይረስ ነው የተቆጠረበትን ማህበረሰብ የተፈጠረው። ስለዚህ የትም ይደብቀው የትም መውጣቱ አይቀርም። ፋኖ መሬት ላይ ፋኖ አዲስ አበባ ነው ያለው። ሁሉም ጥምረቱም ሁሉም አዲስ አበባ ነው ያለው። አሁን አልገባቸውም እንጂ አዲስ አበባ ነው ያለው። አዲስ አበባ ነው ያሉት። ስማት ኦፍ ታይም እና ቀንና ወቅት ነው የሚጠበቀው። ያው አትሊስት አካባቢው ወይንም ከተማውም ጉዳት በሌለበት መንገድ እንዴት መደረግ አለበት በሚለው ነው እንጂ ኦልሬዲ መሀል ከተማ እኮ ነው ያለ ትግሉ። ትግሉ እኮ አልቋል። አሁን እኮ ትግሉ ዳር ዳር መስሎታል። አሁን አዲስ አበባ ነው ያለው። ትግሉ አሁን አዲስ አበባ ገብቷል።
1: አዲስ እነሱም ይሄን ነገር በበለጠ ተረድተውታል። አንዳንድ የሚናገሩት አዲስ አበባ ገብቷል፣ አዲስ አበባ በዚህ፣ አዲስ አበባ በዛ ቁም ስሩን እያሳዩት ነው። አሁን ድሮኑ ደበደበ የተባለ ጊዜ ምንድን ነው ሰዎች ደውሎ የነገሩኝ፣ መንገዱን ዘግተው መኪናዎችን በሙሉ እያስወረዱ ይፈትሹ ነበር አሉ። ሰው ድሮን በመኪና ተይዞ የሚሄድ ይመስል አለ፣ መኪና ላይ ደብቀው ድሮን የሚያመላልሱ ይመስል ሰዎች አንድ አካባቢ መንገዱን ዘግተው መኪና ይፈትሹ ነበር አሉ። እስከዚህ ጭንቀት ላይ ናቸው። ለማንኛውም አዲስ እንግዲህ ቆንጆ ውይይት አድርገናል። መጨረሻ ላይ አንድ የተለያዩ ሃይፖቴሲሶች አሉ የዚህ የመቀሌውን መያዝ በተመለከተ። አንዳንዶቹ የሚሉት ምንድን ነው? አንደኛ አብይ ጀኔራሎቹ ራሱ እየተጠራጠሩ እንዴት እንደዚህ ሊሆን ይችላል? እንዴት ዝም ብለው ለቀውን ከአላማጣ ይከብደኝ ሱ ከአላማጣ ጀምሮ እስከ መቀሌ ድረስ እንዴት ዝም ብለን ገባን? አንድ ተንኮል አለ፣ ይሄ ነገር ይታሰብበት ሲሉ ፈርተው ከዚህ በፊት የደረሰውን ማያውቀው አብይ ደግሞ በነገው ዕለት ነገ ነው መሰለኝ ፓርላማ ውስጥ መቀሌን ይዣለሁ ብሎ ለመናገር ስለሚፈልግ እንደፈለጋችሁ ሆናችሁ በአጭር ጊዜ ውስጥ ግቡ ብሎ ስላለ በዛ ምክንያት ነው ጀኔራሎቹም እየፈሩ እያዘኑ ወታደሮቹም አደጋ ላይ እያሉ የገቡት። ይሄ ደግሞ ከዚህ በፊት እንደተደረገው ምናልባት አሁንም እንደሚደረገው ከ150,000 300,000 ወታደር የት ገባ? አንድ ታክቲካል ሙቭ ነው ያደረጉት። በዚህ ላይ ደብረጽዮን መሪያቸው እኛ የምንዋጋው በራሳችን መንገድ ነው፣ እነሱ ባሉት መንገድ አይደለም፣ የገሪላ እንትን ነው የምናደርገው ብለዋል ብለው መግለጫ ሰጥቷል። አዳምጨዋለሁ። እና ይህን ሁሉ ሲወስዱ ይሄ ነገር ለአብይ ለነገው የፓርላማ ንግግር መቀሌን ያስኩ ብሎ ዘራፍ ለማለት ነው የሚሉ አሉ። ለማንኛውም ውጤቱን በዚች ሳምንታት ውስጥ እናየዋለን። በሌላ በኩል ግን የማይካደው የፋኖ በደሴ፣ በወሎ፣ በሸዋ፣ በጎንደር፣ በጎጃም ትልቅ ድል እያገኘ ነው። በሰፊው እያሸነፈ ቦታዎችን እያስለቀቀ ቦታዎችን እየተቆጣጠረ መሆኑን በተለያዩ የዓለም አቀፍ ሚዲያዎች ተከታትለናል። እንግዲህ አብረን የምንመለከተው ይሆናል ያለውን ዴቨሎፕመንት። በመጨረሻ አዲስ የምታስተላልፈው አጠር ያለ መልእክት ካለ ወንድሜ?
0: ያው ማስተላልፈው መልእክት ምንድን ነው? ያው መጥፎ ኔጌቲቭ ነገሮችን ከመዝራት እንቆጠብ። ትግሉን

0: እንደግፍ፣ ፋኖን እናበረታታ፣ ይሄ ሰውዬ እድሜው እንዲያጥር በጋራ እጅ ለእጅ ተያይዘን ያለምንም መተቻቸት ወደፊት እንገስግስ። ያለምንም ጥርጥር እናሸንፋለን። ኦልሬዲ ያለቀ ጉዳይ ነው። ሰውየው ሰኞም ፕሬዚዳንት ሆነ አልሆነ ምንም እኛ ደንታ የለንም። ዋናው ትግላችን ላይ ነው ትኩረት የምናደርገው። ትግሉ ትኩረት ያስፈልጋል። ብዙ ባንዳዎች አሉ፣ ብዙ የመንግስት ተቀላቢዎች አሉ፣ ብዙ በመንግስት የሚደገፉ ሆን ብለው አማራን የሚከፋፍሉ አሉ። ከእነሱ ጥንቃቄ ማድረግ እና ትግላችንን በአጭር ጊዜ መቋጨት ነው እኔ የምትምለው። በተለይ በሚዲያ ያሉ ሰዎች ጥንቃቄ እንዲያደርጉና አትት ለሚናገሩት ነገር ራሱ ራሳቸውን እንዲገዙ፣ ማህበረሰብን ከማህበረሰብ የሚያጋጭ ነገር ከመናገር እንዲቆጠቡ፣ ትግሉ ላይ ፎከስ እንዲያደርጉ ነው እኔ መጨረሻ መልእክት ማስተላልፈው። ወንድሜ
1: እጅግ በጣም አመሰግናለሁ። ወደፊትም እንግዲህ ተገናኝተን ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነኝ። ሰላም ጤና ይስጥልኝ ወንድሜ።
0: ሰላም፣ አመሰግናለሁ ወንድሜ።

0: አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተውሳል። በዚህች በቀረችን ሰዓት እንግዲህ ስለ ስዊድን ምርጫ እንግዲህ የስዊድን ምርጫ ተደርጎ ነበር ባለፈው ሳምንት። ከዛ በኋላ የተከሰቱ ነገሮች አሉ። በተለይ ደግሞ አዲስ መንግስት ምስረታን በተመለከተ የስዊድን ውስጥ የሚገኙ ትልቅ ፓርቲዎች የሚያደርጉት ድርድር ነበረ። እሱን በተመለከተ እንግዲህ ጠለቅ ያለ ትንታኔ ቢፈልግም ባለችን አጭር ሰዓት እስቲ ምንድን ነው አጠቃላይ ያለው ሁኔታ የመንግስት ምስረታውን በተመለከተ ምንድን ነው ያለው? እስቲ አህመድ
1: ባጭሩ እንግዲህ በሁለት ደቂቃ ውስጥ ለማጠናቀቅ ይሄንን ምንድን ነው አራቱ ድርጅቶች ሶሻል ዴሞክራሲ፣ ቬንስተር ፓርቲ፣ ሚዲያ ፓርቲ እና ሴንተር ፓርቲ በአጠቃላይ አሸንፈው ነበረ። ግን ችግር የተፈጠረው ምንድን ነው? የሴንተሯ 6.5 ነው ምናምን ገደማ ከመቶ ያመጣቸው የሴንተሯ ሞቼ እገኛለሁ፣ ቬንስተር ፓርቲ የሚኒስትር ቦታ ከያዘ ከእናንተ ጋር አልሰራም ብላ ነበረ። ቬንስተር ደግሞ እኔ በ8.4 ነው ምናምን ነው ያመጡት ከመቶ። እኛ በኮንግረሳችን ላይ የሚኒስትር ቦታ መያዝ እንዳለብን፣ ስልጣን ውስጥ መንግስት ስልጣን ውስጥ መካፈል እንዳለብን፣ ፖለቲካችንን ማካሄድ የምንችለው እዛ ውስጥ ገብተን ነው የሚል ውሳኔ ስላለ በዛ ውሳኔ መሰረት የመንግስት ስልጣን እኛም አብረን ካልተካፈልን አይሆንም ብለው ነበር ቬንስተሮች። በዛ ምክንያት በሴንተርና በቬንስተር አለመግባት ምክንያት መንግስት መስርቺ ተብላ የሶሻል ዴሞክራቷ በፓርላማው አፈ ጉባኤ ተጠይቃ ሞክራ ሲያቅታት አይ እኔ አልቻልኩም ለሞዴራቶች ይሰጥ ወይንም ሌላ ፈልጉ ብላ መልሳ ነበር ሶሻል ዴሞክራቷ አልተስማማንም በሚል። አሁንም እንደገና ውይይት ተደረገና የፓርላማው አፈ ጉባኤ አሁንም መልሶ የሶሻል ዴሞክራቶቹን እናንተው ሞክሩ እንደገና ለመግባባት ሞክሩ፣ የተራራቁትን አቀራርቢ ተባሉ። አሁን የሰማሁት በቅርብ የተደረገው ትናንት ከትናንት ወዲያ መሰለኝ የሴንተሯ ፓርቲ ለመጀመሪያ ጊዜ ከቬንስተርም ከሚሊዮም ከሶሻል ዴሞክራቶችም ጋር ለመነጋገር ቡና እንጠጣ ብላ ጋብዛለች። ወዲያው ሶስቱም ድርጅቶች ቬንስተርም ሶሻል ዴሞክራቲም ሚሊየም እሺ ብለዋል። እንግዲህ ውይይታቸው ምን ደረጃ እንደደረሰ ገና ይፋ አልወጣም። ይሄው ግን የሚያስደንቀው ለመጀመሪያ ጊዜ የሴንተር ፓርቲ ከቬንስተር ጋር ቁጭ ብዬ አወራለሁ ማለታቸው ነው። የሴንተር ፓርቲዋ መሪ በፍጹም ቬንስተር ፓርቲ የመንግስት ስልጣን ለመያዝ ብቁ አይደለም፣ በሱ ምክንያት አልፈልግም እንደዚህ አይነት ፓርቲ ጋር አብሬ መንግስት አልመሰረትም ብለው ነበር። ይህን ተከትሎ የሞዴራቶቹ መሪ ኡልፍ ክሪስተርሶን ወደ እኛ ነኝና ድምፅሽን ለእኛ ስጭንና የምትፈልጊውን እናደርጋለን፣ የኢኮኖሚ ጥያቄ ነው የእነሱ ጥያቄ ብለው ነበረ። ግን የሴንተሯ ፓርቲ ደግሞ ምንድን ነው የምትለው? በፍጹም ሞታታለሁ እንጂ ከዚህ ከአክራሪው ስፋሪ ዴሞክራቶች ባሉበት አልገባም ብላለች። እንግዲህ የሴንተሯ ጥያቄ ሴንተር በነገራችን ላይ የድሮ የገበሬ ማህበር ፓርቲ ነው። የእሷ ጥያቄ ምንድን ነው? ሁለቱም በግራም በቀኝ ያሉት ሁለት አክራሪዎች ነው የምትላቸው፣ ቬንስተሩንም አክራሪ ነው፣ የዳጎስታርንም አክራሪ ነው የምትለው፣ የዚህ ደግሞ የስዋሬ ዴሞክራቱንም በቀኝ በኩል ያለ አክራሪ ነው። ሁለቱ መንግስት ውስጥ መግባት የለባቸውም፣ በዛ ምክንያት ከሁለታችሁም ጋር አልሰራም ሁለቱም ካሉ ብላ ነበር። አሁን እንግዲህ ግብዣ ጠርታለች፣ ቡና እንጠጣ። ፊካ ስዊድኖች የሚታወቁበት ፊካ ነው አይደል? ፊካ እናድርግ ብላ የቬንስተሩን የሶሻል ዴሞክራቱን የሚዲያ ፓርቲውን ጠርታ ነበር። ሶስቱም እሺ ብለው እንግዲህ ተገናኝተዋል ወይም ይገናኛሉ። ግን ምን እንደሆነ አናቅም። በሚቀጥሉት ቀናቶች እንሰማለን ስምምነት ላይ እንደደረሱ። እንግዲህ ከሁለት አንዱ ወይንም ቬንስተር ፓርቲው ኦኬ ትቸዋለሁ መንግስት መፈለገን ሊል ይችላል፣ ወይንም ደግሞ ሴንተሯ ኦኬ ይግቡበት መንግስት ውስጥ ሊሉ ይችላሉ። ሶሻል ዴሞክራቷ ዋናዋ እሷ ስለሆነች እሷ ደግሞ ሁለቱን ለማስማማት ምን እንደምትሰጣቸው እምናይ ይሆናል። በዚህ ሁኔታ ላይ ነው ያለው። እንግዲህ በ12 መቼ እንደሆነ አላውቅም፣ በሚቀጥለው ሳምንት ውስጥ እንትን ይላሉ እና ይሄው ነው ያለው ባጭሩ። ለጊዜው ይሄ ነው ያለው፣ መንግስት ገና አልተመሰረተም። አድማጮቻችን እንግዲህ የዛሬው ውይይታችን ይህን ይመስል ነበር። በሳምንት በተመሳሳይ ፕሮግራም እስከምንገናኝ የኢትዮጵያም ሁኔታ ብዙ ነገሮች በሳምንቱ ሲቀያየራሉ እኛም አንድ እንግዳ ይዘንላችሁ እንቀርባለን። በዚህ በኢትዮጵያ ሁኔታ ላይ የዓለም አቀፍ የአማራ ማህበሮች የኢንተሌክቹዋሎቹ ስብስብ አለ። ልዑል አስራት የሚመሩት የበላይ ሆነው እና አምባሳደር ብርሃነ መስቀል ሌሎችም አሉ። እዛ ውስጥ እኔንም አስገብተውኛል ለላክሜ። ኤኒዌይ ከዛ አንድ እንግዳ ይዘንላችሁን እንቀርባለን። እንግዲህ እስከ ሳምንት መልካም ሳምንት።
0: መልካም ሳምንት። እንግዲህ ሀገራችንን ሰላም ያርግልን ነው የሚባለው እና እንግዲህ ሰው እንደ ምክርም ባለው ነገር ይሄ በሀገሩ ላይ በጣም ቸልተኛ ምን ሆነበት ጊዜ አይደለም ነቃ ማለት አለብን። በሁሉም ነገር በምንችለው ከሰው ጋር በሐሳብ ደረጃ ይሄ ነገር እንዲያበቃ ሁላችንም በጋራ የምንሆንበት በጣም ወሳኝ ጊዜ ስለሆነ ሁላችንም ስለ ሀገራችን በርትተን እናስብ፣ እንጠይቅ የሚሆነው ነገር በጋራ። ምክንያቱም ሀገር ከፈረሰ ሁላችንም ተጎጂ ነው የምንሆነው።
1: ዝምታ ለማንም አይጠቅም ነው
0: አይደል?
1: 12 ሆና ዝምታ ለማን ነው? ለፍየል ነው? ለበግም አልበጃት 12 ሆና አንድ ነብር ፈጃት ብሏል። ስለዚህ ዝምታውን እንስበር፣ ዝምታችንን እንስበር።
0: የሀገራችን ጉዳይ ይመለከታል።
1: እኛን ካልተመለከተ ማንን ይመለከተዋል? እንዴ ነገ እኮ እንደ ሊቢያ ብንሆን እንደ ሶማሌ ብንጨፋጨፍ ምን ማንን ነው ዞር ብለን የምናየው? እርስ በርሳችን ልንወቃቀስ ነው? እናስቀረው። ደግሞ የኛ ከሁሉም የበለጠ አስጸያፊ ነው የሚሆነው። 80 ብሔር ብሔረሰብ ምናምን ያለበት ሀገር ነው።
2: በጣም ከባድ ነው።
1: ህዝብ ለህዝብ ነው የሚተላለቀው። እና ሰውየውም ይሄን እያሰበ ነው። ምንድነው ያለው? እኔን ጥልጣል ለማጣል ከፈለግ የምትሞክሩ ከሆነ በሚሊዮን የሚቆጠር ህዝብ ያልቃል ብሎ የሚናገር ሰው እንዲህ ብሎ አፍ አውጥቶ የሚናገር ሰው ነው። ይሄን ሰው እንዴት ዝም እንላለን? እና ዝም አንበል። አድማጮቻችን እንግዲህ ሳምንት እስከምንገናኝ ድረስ ጤና ይስጥልን።
2: መልካም ሳምንት።
3: መልካም ሳምንት።